Benedictus est Domine Deus universalis.

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የሰኞ ነሐሴ 4 2018 ዓ.ም ስርጭታችን አሁን ጀመረ።

በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ነሐሴ 3 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናን ከማቴዎስ ወንጌል ምዕራፍ 14 ከቁጥር 22 እስከ 33 ላይ ተወስዶ በተነበበው የዕለቱ ምንባብ ላይ በማስተንተን ያሰሙትን ቃለ ምዕዳን ትርጉም በቅድሚያ እናቀርብላችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ አመጽ እንዲቆምና ለዲፕሎማሲ ቦታ እንዲሰጥ ማሳሰባቸውን የተመለከተ ዘገባ በሁለተኛው ዜናችን እናዝደምጣቸዋለን። ብፁዕ ካርዲናል ፔትሮ ፓሮሊን ሰላም የሚጀምረው ለሌሎች ስቃይ በማዘን ነው ሲሉ ማሳወቃቸውን የተመለከተ ዘገባ በሶስተኛው ዜናችን እናዝደምጣቸዋለን። ሊቀ ጳጳስ ብፁዕ አቡነ ማቹኩ ለወንጌል አገልግሎት የሚውል የዲጂታል መድረክ መበረታታት አለበት ማለታቸውን የተመለከተ ዘገባ በአራተኛው ዜናችን እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዜናዎች አብራችሁን በመሆን እንድታደምጡን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦች መብራት ወይለ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን እመኝላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ኢየሱስ ክርስቶስ በአስቸጋሪ ጊዜያት ብቻችን አይተወንም ሲሉ አስገነዘቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ነሐሴ 3 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የብስራተ ገብርኤል ጸሎት አድርሰዋል። ከማቴዎስ ወንጌል ምዕራፍ 14 ከቁጥር 22 እስከ 33 ላይ ተወስዶ በተነበበው የዕለቱ ምንባብ ላይ በማስተንተን ቃለ ምዕዳናቸውን አሰምተዋል። ቅዱስነታቸው በቃለ ምዕዳናቸው ኢየሱስ ክርስቶስ አስቸጋሪ በሆኑ ጊዜያት ብቻችን አይተወንም ሲሉ አስገንዝበዋል። ክቡራትና ክቡራን አድማጮቻችን፣ ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለምእመናን ያሰሙትን ቃለ ምዕዳን ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buona domenica! Oggi il Vangelo ci parla di Gesù che sul lago di Galilea raggiunge i discepoli nel mezzo di una tempesta, camminando sulle acque.
1: ውድ ወንድሞቼና እህቶቼ መልካም ዕለተ ሰንበት ይሁንላችሁ። ከማቴዎስ ወንጌል ምዕራፍ 14 ከቁጥር 22 እስከ 33 ተወስዶ የተነበበው የዛሬው ቅዱስ ወንጌል ኢየሱስ ክርስቶስ በገሊላ ባህር ላይ እየተራመደ ማዕበሉን አቋርጦ ወደ ደቀ መዛሙርቱ መድረሱን ይናገራል። ባለፈው እሁድ ከማቴዎስ ወንጌል ምዕራፍ 14 ከቁጥር 13 እስከ 21 ተወስዶ ከተነበበው የእንጀራና የዓሣ ተአምር ቀጥሎ ኢየሱስ ደቀ መዛሙርቱን በጀልባው ተሳፍሮ እንዲሄዱ አዘዛቸው። እርሱ ደግሞ ብቻውን ለጸሎት ወደ ተራራ ላይ ወጣ። ደቀ መዛሙርቱ ከባህር ዳርቻው እንደራቁ በነፋስ ኃይል እየታገዙ ወደፊት ለመጓዝ ሞከሩ። የተአምራዊ ምልክት ዋና ገጸ ባህሪያት ሆነው የተሳካ ተሞክሮ ካገኙ በኋላ አሁን ደግሞ በማዕበልና በነፋስ ስጋት ምክንያት አቅመቢስነትና ፍርሃት ተሰማቸው። ሌሊቱ ሊጠናቀቅ ሲል ኢየሱስ ማዕበል ባናወጠው ባህር ላይ እየተራመደ ወደ እነርሱ መጣ። ደቀ መዛሙርቱም በባህር ላይ ሲሄድ ባዩት ጊዜ ምትሃት ነው ብለው ደነገጡ። እርሱ ግን አይዟችሁ እኔ ነኝ አትፍሩ አላቸው። የኢየሱስ ክርስቶስ መገኘት ሁሉንም ነገር ይለውጣል። ጴጥሮስ ከጀልባዋ ወርዶ ማዕበሉን አልፎ ወደ ኢየሱስ ለመሄድ በውሃ ላይ ጥቂት እርምጃዎችን ለመራመድ ቻለ። ነገር ግን የነፋሱን ብርታት አይቶ ፈራ። መስመጥም በጀመረ ጊዜ ኢየሱስ አዳነው። ከዚያም ኢየሱስ ወደ ጀልባዋ ሲገባ ነፋሱ ጸጥ አለ። የእምነት ቃል በድንገት ከደቀ መዛሙርቱ ልብ ውስጥ ወጣ። እንዲህም አሉ፣ በእውነት አንተ የእግዚአብሔር ልጅ ነህ ብለው ሰገዱለት። ደቀ መዛሙርቱ ይህን ጉዳይ ለመረዳት ተአምር ማየት ወይም በሕዝቡ ዐይን ስኬታማ መሆን ብቻ በቂ አልነበረም። ይልቁንም የራሳቸውን ድክመት ማየትና በውስጡ የእግዚአብሔርን መገኘት ማወቅ ነበረባቸው። ይህ ተሞክሮ ብቻ ዐይኖቻቸውንና ልባቸውን ወደ እርሱ እንዲከፍቱ ሊያደርግ ይችላል። በማዕበል መካከልም ቢሆን ሰላምን ማግኘት ይችላሉ። ከተወሰነ ጊዜ በኋላ ኢየሱስ እንዲህ አላቸው፣ እምነት ካላችሁና ካልተጠራጠራችሁ ይህን ተራራ ተነስተህ ወደ ባሕር ተወርወር ብትሉት ይሆናል። የማቴዎስ ወንጌል ምዕራፍ 21 ቁጥር 21። ይህ በሐይቁ ላይ ካጋጠማቸው ጋር ተመሳሳይ ነው። በተራራው ላይ ሲጸልይ የነበረው የኢየሱስ ክርስቶስ ሰላም በማዕበሉ መካከል ወደ ደቀ መዛሙርቱ ደረሰ። እንግዲህ ይህ ታምር አንድ ጠቃሚ ነገር ያስተምረናል። ከሁሉ በፊት በስኬት መሸነፍና ፈጽሞ ትምክተኛ አለመሆን፣ እንዲሁም በችግር ፊት አቅመቢስነት ሲሰማን እንኳ ተስፋ መቁረጥ የለብንም። ጥረት ብናደርግም ወደፊት ከመሄድ ይልቅ ወደ ኋላ እየተጓዝን ያለን ይመስላል። ሁኔታው ምንም ይሁን ምን ኢየሱስ ክርስቶስ አይተወንም። በጸሎት በቅዱሳት ምስጢራትና በቃሉ ኢየሱስ ክርስቶስን በሕይወታችን ጀልባ ውስጥ በትሕትና ከተቀበልን በጉዟችን ሰላም፣ ብርሃንና ጥንካሬን እናገኛለን። በእምነቷ የተባረከች እመቤታችን ቅድስት ድንግል ማርያም በእግዚአብሔር በመታመን ለእርሱ በመገዛት እንድንኖር ትርዳን።

0: ክቡራትና ክቡራን አድማጮቻችን ከዚህ በላይ ሰማችሁት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ነሐሴ 3 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ለተሰበሰቡት ምእመናን ከማቴዎስ ወንጌል ምዕራፍ 14 ከቁጥር 22 እስከ 33 ላይ ተወስዶ በተነበበው የዕለቱ ምንባብ ላይ በማስተንተን ያሰሙት ቃለ ምዕዳን ትርጉም ነበር። በጽሙና ስላዳመጣችሁን እናመሰግናለን። ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አመጽ እንዲቆምና ለዲፕሎማሲ ቦታ እንዲሰጥ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ዕለት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የብስራተ ገብርኤል ጸሎት ካደረሱ በኋላ ባደረጉት ንግግር በሱዳን በዩክሬንና በሩሲያ እየተካሄደ ስላለው አመጽ ያላቸውን ስጋት ገልጸው አመጽን የሚዘሩ ሰዎች እንዲለወጡና እየጨመረ የመጣውን በሲቪሎች ላይ የሚደርስ ጉዳት እንዲቆም ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ነሐሴ 3 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የመልአከ እግዚአብሔር ጸሎት ካደረሱ በኋላ ባደረጉት ንግግር ሱዳንን በመጥቀስ በተለይም በኤልኦቤድ ከተማ ያለው ሁኔታ ያሰጋቸው መሆኑን ገልጸዋል። ከሁሉም የአገሪቱ ሕዝቦች ጋር ያለኝን መንፈሳዊ ቅርበት በመግለጽ ለሲቪል ሕዝብ የሚደረግ የሰብአዊነት እርዳታ እንዲረጋግጥላቸው በሥልጣን ላይ ለሚገኙ የልመና ጥሬን አድሳለሁ ሲሉ አጽንኦት ሰጥተዋል። ቅዱስነታቸው እንደዚሁም ዓለም አቀፉ ማኅበረሰብ ፈጣን የተኩስ አቁም ስምምነት ለማድረግ የታለሙ ጥረቶችን እንዲደግፍ ጥሪ አቅርበዋል። እግዚአብሔር በጭንቅና በመከራ ውስጥ የሚገኙትን ሰዎች እንዲያጽናናቸውና እንዲደግፋቸው፣ አመጽ የሚዘሩትን ሰዎች ልብ እንዲለውጥና ለረጅም ጊዜ ሲጠበቅ የነበረውን ሰላም እንዲሰጥ ሁሉም ሰው እንዲጸልይ አሳስበዋል። የተባበሩት መንግሥታት ድርጅት ኤልኦቤይድ የሱዳን ቀጣይ ሰብአዊ አደጋ የሚከሰትበት ቦታ መሆኑን ለዓለም አቀፉ ማኅበረሰብ እያስጠነቀቀ ይገኛል። ለወራት ከዘለቀው ከበባ በኋላ የምግብ የውሃና የሕክምና አቅርቦቶች እንደተሟጠጡ ድሮኖች ጥቃት ማድረሳቸውንና የወሲብ ጥቃት መከሰቱን ሰዎች ሪፖርት አድርገዋል። የማዕከላዊ ሱዳን ስትራቴጂያዊ ኮሪደርና ወደ ምዕራብ ዳርፉር በሚወስደው መንገድ ላይ በምትገኝ የሰሜን ኮርዶፋን ግዛት ዋና ከተማ ኤልኦቤድና አካባቢዋ ውጊያው ቀጥሏል። በሱዳን ለሶስት ዓመታት በተካሄደው ጦርነት ከ14 ሚሊዮን በላይ ሰዎች መፈናቀላቸውና በሚሊዮኖች የሚቆጠሩትም በረሃብ እንደሚገኙ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰላም ጥሪያቸውን በመቀጠል በዩክሬንና በሩሲያ ውስጥ ሕይወታቸውን ላጡት በርካታ ንጹሐን ሰዎችና ቁስለኞች ትኩረት በመስጠት አሳዛኝ ክስተቶች መቀጠል ብቻ ሳይሆን እየበዙ መምጣታቸው የሲቪሎችን ቁጥር እንዲጨምር ማድረጉን ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው ከተጎጂ ቤተሰቦች ከቆሰሉትና በቀጣይ ግጭት ከሚሰቃዩት ሁሉ ጎን እቆማለሁ ሲሉ ተናግረው በዚህ ቀጣይነት ባለው ግጭት መካከል ዓለም አቀፍ የሰብአዊነት ሕግ እንዲከበርና በሁለቱም ወገኖች ያሉ ሰዎች ሲቪሎችን ኢላማ በማድረግ የሚፈጽሙትን ጥቃቶች እንዲያቆሙ በማለት ጥሪያቸውን አድሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከጣሊያን ልዩ ልዩ ሀገረ ስብከቶች ለመጡት ቡድኖች ሰላምታቸውን ካቀረቡ በኋላ በቅዱስ ጴጥሮስ አደባባይ በርካታ የወጣት ቡድኖች መኖራቸውን ገልጸዋል። የተወሰኑ የእረፍት ቀኖቻቸውን የግል እድገትንና ጓደኝነትን የሚያበረታቱ የተስፋ ምልክቶች ለማድረግ መምረጣቸውን ጠቅሰው በተለይም ከወጣቶች ጋር ሐምሌ 30 2018 ዓ ም በአሲሲ ያደረጉትን ፍራንቺስካዊ ስብሰባን አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወጣቶቹ በእነዚህ ቀናት ውስጥ በሥርዓተ አምልኮ የቀን መቁጠሪያ ላይ የተጠቀሱ ቅዱሳንን ቅዱስ ዶሚኒክን፣ የመስቀል ቅድስት ቴሬዛ ቤኔዲክትን፣ የቅድስት ሎሬንስንና የአሲዚ ቅድስት ኪያራን እንደ ምሳሌ እንዲመለከቷቸው አደራ ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በማጠቃለያቸው ውድ ወጣቶች ሆይ በእነዚህ ምሳሌ በሆኑ የወንጌል ምስክሮች እንድትነሳሱና እንድትደሰቱ በማለት አሳስበዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ብፁዕ ካርዲናል ፔትሮ ፓሮሊን ሰላም የሚጀምረው ለሌሎች ስቃይ በማዘን ነው ሲሉ አስታወቁ። የቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን በሜክሲኮ ባደረጉት ሐዋርያዊ ጉብኝታቸው ከብሔራዊ የሰላም ውይይት ተወካዮች ጋር ተገናኝተው በአካባቢው ማኅበረሰቦች ውስጥ ሰላምን በመገንባት ላይ ያላቸውን ልምድ በቀጥታ ሰምተዋል። ብፁዕ ካርዲናል ፔትሮ ፓሮሊን ረቡዕ ሐምሌ 29 2018 ዓመተ ምህረት የሜክሲኮ ብሔራዊ የሰላም ውይይት ተወካዮች በሀገሪቱ የተለያዩ ክልሎች ሰላምን በማጎልበት ረገድ ያላቸውን ልምድ በቀጥታ ለመስማት መገናኘታቸውን የሜክሲኮ ካቶሊካዊ ብፁዓን ጳጳሳት ጉባኤ መግለጫ አስታውቋል። ስብሰባው ምሁራንን፣ የሕዝብ ባለሥልጣናትን፣ የሃይማኖት መሪዎችን፣ የጠፉ ዘመዶቻቸውን የሚፈልጉ እናቶችን፣ የፖሊስ መኮንኖችንና የንግድ መሪዎችን ጨምሮ ከሳን ሉዊስ ፖቶሲ፣ ከኦሃካ፣ ከኩዌሬታሮ፣ ከፑዌብላ ከሜክሲኮ መንግስትና ከሜክሲኮ ከተማ የተውጣጡ ተወካዮችን ማሳተፉ ታውቋል። ብፁዕ ካርዲናል ፔትሮ ፓሮሊን ለተሳታፊዎቹ ባደረጉት ንግግር ሰላም የሚጀምረው ለሌሎች ስቃይ በማዘን ነው ሲሉ አጽንኦት ሰጥተው በሜክሲኮ ፑዌብላ ግዛት ውስጥ የጠፋ ልጇን የምትፈልግ እናት ምስክርነት ጠቅሰዋል። ሰላም በየቀኑ በትዕግስት የሚገነባ መሆኑን አስታውሰው ተሳታፊዎቹ ተስፋ እንዳይቆርጡ በማበረታታት ይህ ተሞክሮ በዓለም ለተጠቁ ሌሎች የዓለማችን ክፍሎች የተነሳሽነት ምንጭ ሊሆን እንደሚችል አስረድተዋል። የሜክሲኮ ብፁዓን ጳጳሳት ጉባኤ በበኩሉ የስብሰባው ተሳታፊዎች ሰላምን በመገንባት ረገድ በርካታ የትብብር ምሳሌዎችን መጋራታቸውን አስታውሷል። አንድ ምስክር በፑዌብላ ግዛት የሚወዷቸውን የጠፉ ሰዎችን በሚፈልጉ የቤተሰብ ድርጅቶችና በሕዝብ ባለሥልጣናት መካከል የተደረገውን የጋራ ጥረት ገልጾ ብሔራዊ የሰላም ውይይት ለሲቪልና ለፖለቲካ አመራር የሥልጠና ቦታ መሆኑን አስረድቷል። ከኢካቴፔክ የመጣ የፖሊስ መኮንንም እንዲሁ ሰላምን ለማስፈንና የማኅበረሰብ ፖሊስ ሞዴልን ተግባራዊ ለማድረግ በተለያዩ አብያተ ክርስቲያናት መካከል ትብብር መኖሩን ተናግሯል። ከኳሬታሮ የተውጣጡ ተወካዮችም በበኩላቸው ብሔራዊ የሰላም ውይይት መድረክ የተለያየ አስተዳደግ ያላቸውን ሰዎች አንድ ለማድረግ እንደ ገመድ ማገልገሉን ገልጸዋል። ከኦሃካ የተውጣጡ ተወካዮች ብሔራዊ ውይይት በከፍተኛ አደጋ ላይ ባሉ አካባቢዎች ለሚያገለግሉት ካህናት መጽናናትና ድጋፍ እንደሰጠ አብራርተዋል። ከሳን ሉዊስ ፖቶሲ የመጡ ተወካዮችም ተጨማሪ ቁምስናዎች በሰላም ግንባታ ሥራ እንዲሳተፉ ለማበረታታት ያለውን ተግዳሮት ጠቅሰዋል። የቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን ብሔራዊ የሰላም ውይይት አባላትን በትኩረት ካዳመጡ በኋላ በትዕግሥት የሰላም ግንባታ ሥራ ለመጽናት በየቀኑ ለሚያደርጉት ጥረቶች ያላቸውን አጋርነት ገልጸው ንቅናቄው በአመፅ ለሚሰቃዩ በርካታ የአገሪቱ ክፍሎች የተስፋ ምንጭ መሆኑንና የቅድስት መንበር ድጋፍ እንዳለው አረጋግጠዋል። የስብሰባው ተሳታፊዎች ለሥራቸው ዕውቅናና ብፁዕ ካርዲናል ፔትሮ ፓሮሊን ሰላምን ለመገንባት ባላቸው የጋራ ቁርጠኝነትና ከእነርሱ ጋር ለመቀራረብ ላሳዩት ፍላጎት ምስጋናቸውን ገልጸዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሊቀ ጳጳስ ብፁዕ አቡነ ንዋያቸው ለወንጌል አገልግሎት የሚውል የዲጂታል መድረክ መበረታታት አለበት ማለታቸው ተነገረ። ዘገባውን ዘላለም ኃይሉ አዘጋጅቶታል፣ እንደሚከተለው ያቀርበዋል።
1: በሩዋንዳ መዲና ኪጋሊ ከተማ ውስጥ በተዘጋጀው የዓለም አቀፍ የካቶሊክ ቤተ ክርስቲያን የሚዲያ ባለሙያዎች ማኅበር ዓለም አቀፍ ጉባኤ ወቅት የቅድስት መንበር የወንጌል ስርጭት ጽሕፈት ቤት ጸሐፊ የሆኑት ሊቀ ጳጳስ ፎርቹናተስ ንዋያቸው ከቫቲካን ኒውስ ጋር ባደረጉት ቃለ ምልልስ ክርስቲያን የመገናኛ ባለሙያዎች ዋና ተዋናይ ከመሆናቸው በፊት በመጀመሪያ ደቀ መዛሙርት ለመሆን እንደተጠሩ ገልጸው ከዚህም ባሻገር ለወንጌል አገልግሎት የሚውል ዲጂታል መድረክ ከመፍጠራቸው በፊት በሰብአዊና በመንፈሳዊ ስልጠና ላይ የተመሰረተ ማንነት መገንባት እንደሚገባቸው አጽንኦት ሰጥተው ተናግረዋል። ሊቀ ጳጳስ ፎርቹናተስ ንዋያቸው ዲጂታል መገናኛዎች ለባህሎች መግባባትና ለአካባቢ ደህንነት በሚል ርዕስ በተካሄደው የዓለም አቀፍ የካቶሊክ ቤተ ክርስቲያን የሚዲያ ባለሙያዎች ማኅበር የ2026 ዓ.ም ጉባኤ የመጀመሪያው ክፍል ስብሰባ ላይ በመገኘት ባደረጉት ንግግር ሰብአዊነት መንታ መንገድ ላይ እንደሚገኝ ገልጸው የመጀመሪያው ምርጫ ግራ መጋባት፣ ራስን ብቻ ማዕከል ማድረግና ጫጫታ በሚታይበት ዓለም ውስጥ መቆየት ወይም እግዚአብሔርንና የሰው ልጅ በአንድነትና በህብረት ሊኖሩባት የሚችሉትን የአንዲት ከተማ ቅጥሮችን በጋራ እንደገና መገንባት መሆኑን ጠቁመዋል። ለዚህ ፈተና ምላሽ ለመስጠት የፍቅር ስልጣኔ መገንባት እንደሚገባ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ያቀረቡትን ጥሪ በማስተጋባት ይህ ስልጣኔ ካሜራዎችን፣ ማይክራፎኖችን እና ላፕቶፖችን የያዙ ደቀ መዛሙርት እግር በእግር ሊያከናውኑት የሚችሉት ተግባር መሆኑን ገልጸው ይህንንም የሚያከናውኑት ተጽዕኖ ፈጣሪ ከመሆን በፊት ደቀ መዝሙርነት መቅደም እንዳለበት የሚያምኑ ወንዶችና ሴቶች ናቸው ብለዋል። ስለ ክርስቲያን የመገናኛ ባለሙያዎች ማንነትና ተልእኮ ላይ በተነሳው በዚህ ሐሳብ ላይ በመመስረት ሊቀ ጳጳሱ ከቫቲካን የዜና አገልግሎት ጋር ባደረጉት ውይይት በመገናኛ ሥራ ላይ የተሰማሩ ሰዎች ጥሪና ሚናን በተመለከተ ተጨማሪ ግንዛቤን ሰጥተዋል። የወንጌል ስርጭት ተልእኮን በሚያከናውኑ የመገናኛ ባለሙያዎች ዘንድ ሊኖሩ ስለሚገቡ በጎ ባህሪያት የተጠየቁት ሊቀ ጳጳስ ንዋያቸው የመዳን መንገድ የሚሆን የመግባቢያ አይነትን እንዲለማመዱ እንዲሁም የእግዚአብሔርን ፍቅር ለማስተላለፍና የኢየሱስ ክርስቶስን መገኘት ለማወጅ የሚያስችል የመገናኛ ዘዴን እንዲለማመዱ ተጠርተዋል ብለዋል። ጌታችን ኢየሱስ ክርስቶስ አሕዛብን ሁሉ ደቀ መዝሙርት አድርጉ በማለት ያዘዘውን ትእዛዝ በማስታወስ ይህ በተነገረበት ወቅት ህዝቡ በዋናነት እንደ አካላዊ ቦታዎች ተደርገው ይታዩ እንደነበር ጠቅሰው ሆኖም ግን በአሁኑ ወቅት ኢንስታግራም፣ ቲክቶክ፣ ዩቲዩብ እና ሌሎች ዲጂታል መድረኮችን ጨምሮ ሰዎች የሚገናኙባቸው የሚወያዩባቸውና ማህበረሰቦችን የሚገነቡባቸው አዳዲስ መድረኮች ብቅ ማለታቸውን የገለጹ ሲሆን በዚህ ምክንያት የወንጌሉ ቃል በአካላዊ ቦታዎች ብቻ ሳይሆን ተወስኖ እንዲቀሩ ሳይሆን ይልቁንም ወደ ዲጂታሉ ዓለም መድረስ እንዳለበትም አሳስበዋል። ከዚህም ባሻገር ይህንን ሙያ ሙሉ ግንዛቤ በተሞላበት ሁኔታ የመቀበልን አስፈላጊነት አጽንኦት ሰጥተው የገለጹት ሊቀ ጳጳሱ ጽሑፍ ወይም ምስል እንዲሁም የኦዲዮ ቪዥዋል ውጤቶችን ጨምሮ የትኛውም አይነት ይዘት ታትሞ ሲወጣ ከሌላው የመረጃ ማስተላለፊያ መንገድ የተሻለ ስለሚሆን ዘመኑን የሚመጥን መንገድ መከተል መልካም እንደሆነም አሳስበዋል። በዚህ ምክንያት የዲጂታሉ ዓለም ህብረትንና ተስፋን ማጎልበት፣ የግንኙነት ድልድዮችን መገንባት፣ የእርስ በርስ ግንኙነትን ማበረታታት እንዲሁም የወንጌል መልእክት የሰዎችን ልብ መያዝ የሚችልባቸውን አዳዲስ መንገዶችን መክፈት አለበት ብለዋል። ለመጪው ዘመን የመገናኛ ባለሙያዎች የሚያስተላልፉት መልእክት ካለ የተጠየቁት የቅድስት መንበር የወንጌል ስርጭት ጽህፈት ቤት አስተባባሪውም በዓለም አቀፍ የካቶሊክ ቤተ ክርስቲያን የሚዲያ ባለሙያዎች ማህበር የ2026 ዓ ም ጉባኤ ወቅት ያካፈሏቸውን አንዳንድ አስተያየቶች በማስታወስ በተለይም ለወጣት የሚዲያ ባለሙያዎች ባስተላለፉት ቀላል ግን መሠረታዊ መልእክት የመገናኛ መድረካቸውን ከመገንባታቸው በፊት አእምሯቸውን በሚገባ መገንባት ወይም ማበልጸግ እንዳለባቸው መክረው በዲጂታሉ ዓለም ውስጥ ተጽዕኖ ከመፍጠር በፊት የውስጥ ዝግጅት፣ ሰብአዊ ምስረታና መንፈሳዊ ብስለት መምጣት እንዳለባቸው አብራርተዋል። ከዚህም በተጨማሪ የመገናኛ ባለሙያዎች እያንዳንዱ የዲጂታል ጉዞ የጎሰኝነት፣ የጽንፈኝነት ወይም የመከፋፈል መንገድ ሳይሆን የግንኙነት መንገድ እንዲሆን ማረጋገጥ እንዳለባቸው ያበረታቱ ሲሆን በዚህ አውድ ውስጥ ለጋራ ቤታችን መስጠት የሚገባንን እንክብካቤ በትረካዎቻቸው ውስጥ ማዋሃድ አስፈላጊ መሆኑን አጽንኦት በመስጠት ስለ ፍጥረት እንክብካቤ የሚናገሩ ታሪኮች እጅግ አስፈላጊ ናቸው በማለትም አስታውሰዋል። ሊቀ ጳጳስ ኖዋችሁኩ በመጨረሻም የመገናኛ ባለሙያዎች ተልእኮ በጥልቅ ማንነት ላይ የተመሠረተ መሆኑን በማስታወስ ዋና ተዋናዮች ከመሆን በፊት ደቀ መዛሙርት መሆን፣ የልዩነት አቀንቃኞች ከመሆን ይልቅ የግንኙነት ድልድይ ገንቢዎች መሆን እንደሚገባ እንዲሁም በዛሬው ጊዜ ባሉ አዳዲስ የዲጂታል መድረኮችም ጭምር እግዚአብሔርን ማግኘት በሚያስፈልግበት ዓለም ውስጥ የወንጌል ተስፋ ምስክሮች መሆን እንደሚገባ በመምከር አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: የጋራ ጥቅም ከሰው ልጅ ማህበራዊ ተፈጥሮ በሚመነጭ የእያንዳንዱ ግለሰብ ጥቅም በተራው ከሰው ጋር በተያያዘ ሁኔታ ብቻ ሊገለጥ ከሚችለው የጋራ ጥቅም ጋር የግድ ይያያዛል። የጋራ ጥቅም ሲባል ሰዎች በቡድን ወይም በተናጠል ሐሳባቸው ሙሉ በሙሉና በቀላል በሚሟላበት የማህበራዊ ሁኔታዎች አጠቃላይ ድምር መሆኑ ግንዛቤ ሊያገኝ ይገባል። የጋራ ጥቅም የሁሉንም ሕይወት ይመለከታል። አርቆ አስተዋይነትን ይጠይቃል። በተለይም በበለጠ ሁኔታ በስልጣን ላይ የሚገኙ ሰዎችን ብልህነት ይጠይቃል። የጋራ ጥቅም ሶስት መሠረታዊ ነጥቦችም ያካትታል። አንደኛ፣ የጋራ ጥቅም ለሰው ክብር ቅድሚያ መስጠትን ይጠይቃል። ስለ ጋራ ጥቅም ሲባል ባለሥልጣናት የሰዎችን መሠረታዊና የማይገረሰስ መብት የማክበር ግዴታ አለባቸው። ኅብረተሰቡ እያንዳንዱ አባል ጥሪውን ከፍጻሜ እንዲደርስ ሊተባበረው ይግድ ነው። የጋራ ጥቅም የሚገኘው ወይም አለ የሚባለው ሰብአዊ ክብርን ለማዳበር አስፈላጊ የሆነ ባህሪያዊ ነጻነትን ተግባራዊ የሚያደርጉ ሁኔታዎች ሲኖሩ ነው። በተለይም ሰዎች በነጻ ህሊና መንቀሳቀስ መስራት ሲችሉ፣ ግላዊ ነጻነታቸው ሲጠበቅና ሃይማኖት ነክ በሆኑ ጉዳዮች በራሳቸው መወሰን ሲችሉ የእነኚህ ሁኔታዎች መኖር ይረጋገጣል። ሁለተኛ፣ የጋራ ጥቅም ማኅበራዊ ብልጽግናና የራሱ የቡድንን እድገት ይጠይቃል። እድገት የማኅበራዊ ሁኔታዎች ሁሉ ማሳያ ነው። በእርግጥም በጋራ ጥቅም ስም በተለያዩ ጥቅሞች መካከል ተገቢውን ዳኝነት መስጠት የባለሥልጣናት ተግባር ነው። ይሁንና ሥልጣን እውነተኛ ሰብአዊ ሕይወት ለመምራት የሚያስፈልጉትን ምግብ፣ ልብስ፣ ጤና፣ ሥራ፣ ትምህርትና ባህል፣ ተገቢ መረጃ፣ ቤተሰብ የመመሥረት መብትና የመሳሰሉትን ለእያንዳንዱ ማስገኘት ይኖርበታል። በመጨረሻም የጋራ ጥቅም ለትክክለኛ ሥርዓት የሚያስፈልጉትን ሰላምን ማለትም መረጋጋትንና ደህንነትን ይጠይቃል። ከሥነ ምግባር አኳያ ተቀባይነት ባለው መንገድም ሥልጣን የኅብረተሰቡንና የአባላቱን ደህንነት የማስጠበቅ ድርሻ እንዳለው ይገመታል። ሥልጣን ሕጋዊ ለሆነ ግላዊና የጋራ ጥበቃ መብት መሠረት ነው። እያንዳንዱ ሰብአዊ ኅብረተሰብ በዚሁ መልኩ እንዲታወቅለት የሚፈልገው የጋራ ጥቅም አለው። እጅገተሟላው ተግባራዊነቱ የሚንጸባረቀው በፖለቲካዊው ማህበረሰብ ውስጥ ነው። የሲቪሉን ህብረተሰብ የዜጎችንና በመካከሉ ያሉ አካላትን የጋራ ጥቅም መጠበቅና ማሳደግ የመንግስት ተግባር ነው። የሰው እርስ በርስ መደጋገፍ ባለም ውስጥ ያደገና ቀስ በቀስ እየተስፋፋ በመሄድ ላይ ይገኛል። እኩል ተፈጥሯዊ ክብር ያላቸውን ህዝቦች ያቀፈው የሰባዊ ቤተሰብ ትስስር ዓለም አቀፋዊ የጋራ ጥቅም መኖሩን ያመለክታል። ይህም ጥቅም የሰዎችን የተለያዩ ፍላጎቶች ለማርካት የሚችል የህዝቦች ማህበረሰባዊ ድርጅት መኖርን ይጠይቃል። ይህም የምግብ፣ የጤና አጠባበቅ፣ የትምህርት ጥያቄዎችን ከዚህም በላይ እዚህና እዚያ የሚነሱ አንዳንድ ሁኔታዎችን ለምሳሌም በመላው ዓለም ተበታትነው የሚገኙ ስደተኞችን ችግር የሚያቃልል ስደተኞችንና ቤተሰቦቻቸውን የሚረዳ ድርጅት መመስረትን ያካትታል። የጋራ ጥቅም ሁልጊዜ በሰዎች እድገት ላይ የሚያተኩር ነው። የነገሮች አደረጃጀት ምንጊዜም ለሰዎች ቅድሚያ የሚሰጥ እንጂ በተቃራኒው መሆን የለበትም። ይህም ስርዓት የተመሰረተው በእውነት ላይ የተገነባው በፍትህ ላይ የሚንቀሳቀሰው በፍቅር ነው። ተሳትፎ አንድ ሰው በማህበራዊ መስተጋብር በፈቃደኝነትና በችሮታው የሚፈጽመው ስራ ነው። የጋራ ጥቅምን በማጎልበት ረገድ ሁሉም እንደየደረጃውና እንደየሚናው መሳተፍ ይኖርበታል። ይህ ግዴታ በሰው ልጅ ባህሪያዊ ክብር ውስጥ ያለ ነው። ከሁሉ በፊት ተሳትፎ ገቢራዊ የሚሆነው አንድ ሰው ኃላፊነትን ሲቀበል፣ ለምሳሌም ቤተሰቡን ለማስተማር በሚያደርገው ጥንቃቄ፣ ትጋት ባልተለየው ሥራውና በመሳሰለው ግላዊ ተጠያቂነትን ተቀብሎ ለህብረተሰቡና ለሌሎች ጥቅም ሲሰለፍ ነው። በተቻለ መጠን ዜጎች በመንግሥታዊ እንቅስቃሴ ንቁ ተሳትፎ ማድረግ አለባቸው። የዚህ ተሳትፎ ባህሪ ከአገር አገር ወይም ከባህል ባህል ሊለያይ ይችላል። በስርዓታቸው አብዛኛውን ዜጋ እውነተኛ ነጻነት በሰፈነበት ሁኔታ በመንግሥት ሥራ ውስጥ የሚሳተፉ አገሮችን ሁሉ ሊያመሰግናቸው ይገባል። የጋራ ጥቅምን እውን ለማድረግ በሚደረጉ ጥረቶች ሁሉ ተሳታፊዎች ልክ እንደ ማንኛውም ስነ ምግባራዊ ግዴታ ራሱ የማይቋረጥ ታድሶ ያልተለየው መለወጥን ያደርጉ ዘንድ ይጠበቅባቸዋል። የቡድኑን አባላት በራስ የመተማመን ዝንባሌ የሚያጎለብቱ እሴቶችን ማጠናከርና ራሳቸውን ለሌሎች አገልግሎት ያውሉ ዘንድ ማበረታታት በስልጣን ላይ የሚገኙ ኃላፊዎች ግዴታ ነው። ተሳትፎ የሚጀምረው በትምህርትና በባህል ነው። ምንም ቢሆን የሰው ልጅ መጻኢ ዕድል መጪዎቹ ትውልዶች ሕይወትና ብሩህ ተስፋ የሚጠብቃቸው ስለመሆኑ ማሳመን በሚችሉ ሰዎች መዳፍ ውስጥ እንዳለ ማሰብ ይችላል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ነሐሴ 4 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የማክሰኞ ነሐሴ 5 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ስርጭታችን በፍልስጤም የዌስት ባንክ ክርስቲያኖች በእስራኤል ሰፋሪዎች ጥቃት እንደሚደርስባቸው መገለጹን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ዮርዳኖስ የኢየሱስ ክርስቶስን ጥምቀት 2000ኛ ዓመት ለማክበር ዝግጅት መጀመሯን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ወንጌልን በቀስታ ማብሰር የእስያ ሀገር የምስክርነት ዘይቤ እንደሆነ መነገሩን በሶስተኛው ዜናችን እናቀርብላችኋለን። በመጨረሻም የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራቱ ኃይሌ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። በፍልስጤም የዌስት ባንክ ክርስቲያኖች በእስራኤል ሰፋሪዎች ጥቃት እንደሚደርስባቸው ተገለጸ። በፍልስጤም የመጨረሻዋ የክርስቲያን መንደር የሆነችው ታይበህ ተደጋጋሚ የሰፈራ ጥቃቶች ሰለባ መሆኗ ታውቋል። ባለፉት 5 ዓመታት የክርስቶስ ቤዛ የላቲን ስርዓት ቁምስና መሪ ካህን አባ ባሻር ፋዋድሌህ በአካባቢው የሚኖሩ ቤተሰቦች መሬታቸውን ለቀው ሊወጡ እንደሚገደዱ ያላቸውን ስጋት ገልጸዋል። ታይቬን አትርሷት፣ ታይቬ በዝምታ ውስጥ መጥፋት የለባትም ሲሉ አስቸኳይ ስሞታ ያቀረቡት አባ ባሻር በፍልስጤም ውስጥ መጨረሻዋ የክርስቲያን መንደር በሆነች ታይቬ ውስጥ ያለውን አስከፊ እውነታ ገልጸዋል። በመጽሐፍ ቅዱስ ውስጥ ኤፍሬም በሚል ስም የምትታወቀው ታይቬ ኢየሱስና ደቀ መዛሙርቱ መጠጊያን እንደፈለጉባት የሚነገርላት ስትሆን፣ ዛሬ የአካባቢው ማኅበረሰብ ስልታዊ ማስፈራራት፣ የንብረት መውረስና አዲስ ሰፈራን እየተጋፈጡ እንደሚገኙ ታውቋል። እሁድ ነሐሴ 3 2018 ዓመተ ምህረት የእስራኤል ጦር አካባቢው ታይቤ ነዋሪ ላልሆኑት ሰዎች ዝግ መሆኑን በማወጅ እስራኤላውያን የፍልስጤም ከተማ ወደ ሆነች ታይቤ እንዳይገቡ ማገዳቸው ታውቋል። እንደ ወታደራዊ ቃል አቀባይ ገለጻ መሰረት እገዳው የሚመለከተው እስራኤላውያንን ብቻ እንጂ ፍልስጤማውያንን እንዳልሆነና ይህም የአካባቢውን ነዋሪዎች በእስራኤላውያን ከሚሰነዘሩ በርካታ የኃይል ጥቃቶች ለመጠበቅ የወጣውን ድንጋጌ ተከትሎ ነው ሲል አስታውቋል። የክርስቶስ ቤዛ የላቲን ስርዓት ቁምስና መሪ ካህን አባ ባሻር ከቫቲካን የዜና አገልግሎት ጋር ባደረጉት ቃለ ምልልስ ዓለም አቀፉ ማኅበረሰብ እርምጃ እንዲወስድ ጥሪ በማቅረብ ዓለም አቀፋዊት ቤተ ክርስቲያንም ጸሎትና ድጋፍ እንድታደርግ አሳስበዋል። አባ ባሻር በቃለ ምልልሳቸው ታይቤ በእስራኤል ሰፋሪዎች እየተወረረች እንደምትገኝና አሁን የሚታየው ነገር እጅግ አስደንጋጭ መሆኑን ገልጸው ባለፈው ረቡዕ በተሰነዘረው ጥቃት ሁለት ሰፋሪዎች አጥር ሰብረው መግባታቸውንና መሬቱንም ጭምር በመቆጣጠር የበግ መንጋ ወደ ቤት ማምጣታቸውን ተናግረዋል። ይህ ብቸኛው ክስተት አለመሆኑን የገለጹት አባ ባሻር በአካባቢው የፍርሃት ድባብ ለመፍጠርና የፍልስጤም ቤተሰቦች መሬታቸውን ለቀው እንዲወጡ ጫና ለመፍጠር የተነደፈ ሆን ተብሎ የተዘጋጀ የትንኮሳ ስልት መሆኑን አስረድተው የቤተሰቡ ደህንነት የተጠበቀ በመሆኑ እግዚአብሔርን አመስግነዋል። በምዕራብ በምስራቅና በደቡብ ታይቤ ብዙ ቤተሰቦች በዚህ የሰፋሪዎች ጥቃት እየተሰቃዩ እንደሚገኙ የገለጹት አባ ባሻር የእስራኤል ሰፋሪዎች ጉዳት ለማድረስና መሬቱን ለመያዝ እንደሚመጡ ተናግረው ሁል ጊዜ እንደሚያደርጉት ባዶ መሬት በእሳት ያቃጥላሉ፣ በቅርብ ጊዜ ውስጥ በስተ ደቡብ ምስራቅ ኮረብታ ላይ መሬት አቃጥለዋል ሲሉ አስረድተዋል። ባለፉት ጥቂት ወራት ውስጥ ሁኔታው እየተባባሰ መምጣቱን የገለጹት አባ ባሻር በየቀኑ ማለት በሚቻል ደረጃ ወረራ፣ በግል ንብረት ላይ ጥቃት ማድረስ፣ የእርሻ መሬት ውድመት፣ የመንገድ መዘጋት፣ የጉዞ ገደቦችና በሕዝባቸው ላይ የማያቋርጥ ጫና እንደሚደረግበት አስረድተዋል። በሌላው ማኅበረሰብ እንደተረሳንና ሙሉ በሙሉ ብቻችን እንደሆንን ይሰማናል ያሉት አባ ባሻር ሕጋዊ አማራጮች ቢኖሩም እጅግ የተገደቡና እምብዛም ውጤታማ እንዳልሆኑ ተናግረው የዓለም አቀፉ ማኅበረሰብ ጫና በአሁኑ ወቅት አስፈላጊ መሆኑን በመግለጽ አመፅ ለማቆምና ለሲቪሎች ተጨባጭ ጥበቃና እውነተኛ የፖለቲካ ፍላጎት ሊኖር እንደሚገባ አሳስበዋል። በዚህ ስፍራ ሕይወታችንን ለማቆየትና ስለ ኢየሱስ ክርስቶስና ስለ ደቀ መዛሙርቱ መመስክራችንን ለመቀጠል እርዳታ ያስፈልገናል ሲሉ የተናገሩት አባ ባሻር በታይቤ የክርስቲያኖች መገኘትን መጠበቅ የጋራ ኃላፊነት እንደሆነ ገልጸው እየተከናወነ ባለው ነገር አንዳንድ ነዋሪዎች መሬታቸውንና ያላቸውን ሁሉ ነገር ወደ መተው ደረጃ ላይ እየደረሱ መሆናቸውን አስረድተዋል። ምንም የፖለቲካ መፍትሄ ባይታየንም ኑሮን እንድንቀጥል የሚያደርገን እጅግ ልዩ የሆነ ነገር አለ ያሉት አባ ባሻር ይህም በኢየሱስ ክርስቶስ ላይ ያለን ተስፋና በቤተ ክርስቲያን ላይ ያለን እምነት ነው ብለው ዓለም አቀፋዊት ቤተ ክርስቲያን ስለ እኛ የምታቀርበውን ጸሎት እንድታጠናክር የኢየሩሳሌም የላቲን ስርዓት ፓትርያርክ ጽሕፈት ቤትንና መላውን ቅድስት አገርን እንድትደግፍ እናሳስባለን። ጸሎት ተአምራትን እንደሚሠራ በጽኑ እናምናለን ብለዋል። ታይቤይን አትርሱ ያሉት አባ ባሻር በዓለም ዙሪያ የሚገኙ ካቶሊካዊ ሀገረ ስብከቶች እዚህ ስላለው ሁኔታ በስፋት እንዲናገሩ፣ በፍርሃት ውስጥ ስለሚኖሩ ክርስቲያን ወንድሞቻቸውና እህቶቻቸው እንዲናገሩ ጋብዛለሁ ብለው የክርስቲያን ማኅበረሰብ የትውልድ ቦታ በዝምታ ምክንያት መጥፋት እንደሌለበት፣ በህብረት ሆነው ይህን ሕያው የእምነት ምስክርነት መጠበቅ እንደሚችሉ፣ የዲፕሎማሲያዊ ተልእኮችና የብፁዕ ካርዲናል ፒሰባላ ሐዋርያዊ ጉብኝቶች አስፈላጊ የደህንነት ስሜት እንደሚሰጧቸው ተናግረዋል። ይህን ቀውስ በመቋቋም የክርስቲያን ማኅበረሰብ ሙሉ በሙሉ በአንድነት ቆሞ ይገኛል ያሉት አባ ባሻር ቤተ ክርስቲያን ከእነዚህ ቤተሰቦች ጎን ለጎን እየተጓዘች ተጋላጭ የሆኑትን እየደገፈች በነዋሪዎች መካከል አንድነትን እያሳደገችና ሰብአዊ ክብር መጠበቋን ቀጥላለች ብለው የታይቤ እውነታ እንዲታወቅና ድምፃችን እንዳይጠፋ ከዲፕሎማሲያዊ ውክልናዎች፣ ከዓለም አቀፍ ድርጅቶችና ከሚዲያዎች ጋር በቅርበት እየሰሩ እንደሚገኙ አስረድተዋል። በቫቲካን የመገናኛ መድረኮች አማካኝነት እነዚህ የሰፈራ ጥቃቶችና የመሬት ወረራዎች እንዲቆሙ በዌስት ባንክ በሚገኝ የመጨረሻ የክርስቲያን መንደር ጉዳይ ላይ ሩስ ሊቃነ ጳጳሳት ሊዮ 14ኛ ጣልቃ እንዲገቡ በቀጥታ ይግባኝ ለማለት እንደሚፈልጉ፣ በሰላም በፍትህና በክብር መኖር እንደሚፈልጉም አባ ባሻር አስረድተዋል። ታይቤ ለፍልስጤም ክርስቲያን ማህበረሰብ ያለውን ትርጉም ምን እንደሆነ የገለጹት አባ ባሻር በተለይም ኢየሱስ ክርስቶስ በዚች ምድር ላይ የኖረበትን 2000ኛ መታሰቢያ ኢዮቤልዩን እንደ ጎርጎሮሳውያኑ በ2033 ለማክበር ስንዘጋጅ ለሁሉም ሰው ወሳኝና መሰረታዊ ምልክት ነው ብለው፣ ታይቤ በቅድስት ምድር ክርስትናን ለመጠበቅ ግንባር ቀደም ቦታ መሆኑን ኢየሱስ ክርስቶስ ከስቃዩ ከሞቱና ከትንሳኤው በፊት በታይቤ መጠጊያን እንደፈለገ፣ በቅድስት ምድር ውስጥ ዘላቂ የክርስትና መገኘት ያው ምስክር ሆነው መቀጠል እንዳለባቸውና ዓለም ከታይቤ ጋር መቆም እንዳለበት አሳስበዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ዮርዳኖስ የኢየሱስ ክርስቶስን ጥምቀት 2000ኛ ዓመት ለማክበር ዝግጅት መጀመሯ ተገለጸ። የኢየሱስ ክርስቶስ ጥምቀት 2000ኛ ዓመት ከመከበሩ በፊት የሲቪልና የሃይማኖት መሪዎች አንድ ላይ ለታሪካዊ ዝግጅት በዮርዳኖስ መሰብሰባቸው ተነግሯል። እንደ ጎርጎሮሳውያኑ 2030 ዓመት ምህረት ኢየሱስ ክርስቶስ በመጥመቁ ዮሐንስ እጅ የተጠመቀበት ቀን 2000ኛ ዓመት የሚከበርበት እንደሆነና ይህም አሁን በዮርዳኖስ አልማግታስ በምትባል ቦታ የተከናወነ እንደነበር ይታወሳል። የዮርዳኖስ ጠቅላይ ሚኒስትር ጃፋር ሐሰን ኦገስት ሰኞ ነሐሴ 4 2018 ዓመተ ምህረት የኢየሱስ ክርስቶስን ጥምቀት 2000ኛ ዓመት ክብረ በዓል ለማዘጋጀት የተቋቋመ የብሔራዊ ኮሚቴ የመጀመሪያ ስብሰባን መርተዋል። ሚኒስትሮችን፣ የሃይማኖትና የማኅበረሰብ መሪዎችንና የሚመለከታቸውን የተቋማት ተወካዮችን ያካትተው ኮሚቴው የመታሰቢያ በዓሉን ለማዘጋጀትና ለመከታተል እንደ ብሔራዊ ማጠቃሻ ነጥብ ሆኖ እንደሚያገለግል ታውቋል። የዮርዳኖስ ጠቅላይ ሚኒስትር ጃፋር ሐሰን በስብሰባው ወቅት እንደተናገሩት በዮርዳኖስ የቤተ ክርስቲያን መሪዎች ምክር ቤት ያቀረበውን ተነሳሽነት ለመደገፍ የንጉሥ አብዱላህ ዳግማዊ መመሪያዎችን ተከትሎ ዝግጅቱን ወዲያው መጀመር አስፈላጊ መሆኑን አጽንኦት ሰጥተዋል። የኢየሱስ ክርስቶስን ጥምቀት 2000 ዓመት ማክበር የዮርዳኖስን ታሪካዊና ሃይማኖታዊ ገጽታና የክርስቲያናዊ ጉዞ ዓለም አቀፍ መዳረሻነት ሚናን የሚያንጸባርቅ ሲሆን የንጉሡን አብሮነት ለሌሎች የሚሰጥ አክብሮትን፣ የሰላም የፍቅርና የሰብአዊ ወንድማማችነት ምልክት አጉልቶ እንደሚያሳይ ተገልጿል። ጠቅላይ ሚኒስትር ጃፋር ሐሰን እንዳሉት መንግሥት በዓሉን ለመደገፍ የሚያግዙ ሀብቶችን በሙሉ እያሰባሰበ እንደሚገኝ፣ ይህም ዮርዳኖስ ሃይማኖታዊ ቅርሶች የሚገኙባት አገርና ለመንፈሳዊ ነጋዴያን ዓለም አቀፍ መዳረሻ አድርጎ ለማቅረብ መልካም አጋጣሚ መሆኑን ገልጸዋል። ስብሰባው ከጥምቀት ስፍራ አጠገብ በሚገኝ ቦታ ልማትን ለማስፋፋት ከተቋቋመ ፋውንዴሽን ጋር በመተባበር ለክርስቲያን ነጋዴያንና ጎብኚዎች የተዘጋጀ መንደር፣ የኢየሱስ ክርስቶስን ጥምቀት የሚያስታውስ ሙዚየም፣ አረንጓዴ ኮሪደርና በቦታው ላይ የመሠረተ ልማት ማሻሻያዎችን ጨምሮ በርካታ ፕሮጀክቶችን ተግባራዊ ለማድረግ የቀረቡ እቅዶችን ገምግሟል። የስብሰባው ተሳታፊዎች ከባለሙያዎች በሚደረግ ድጋፍ ከበዓሉ አስፈላጊነት ጋር በሚስማማ መልኩ አተገባበሩን የሚቆጣጠር ልዩ ንዑስ ኮሚቴ ማቋቋም አስፈላጊ መሆኑን አጽንኦት ሰጥተዋል። እንደ ጎርጎሮሳውያኑ በ2030 ዓመተ ምህረት የሚከበረው የኢየሱስ ክርስቶስ ጥምቀት 2000ኛ መታሰቢያ ዝግጅት ብሔራዊ ኮሚቴ የሚመራው በዮርዳኖስ ጠቅላይ ሚኒስትር ሲሆን አባል ሚኒስትሮቹ የመንግሥት ኮሚዩኒኬሽን ሚኒስትር፣ የውጭ ጉዳይ ሚኒስትር፣ የዲጂታል ኢኮኖሚና የሥራ ፈጠራ ሚኒስትሮች፣ የቱሪዝምና የጥንታዊ ቅርሶች ሚኒስትሮች እንደሆኑ ታውቋል። በኮሚቴው ውስጥ በዮርዳኖስ የግሪክ ኦርቶዶክስ ሊቀ ጳጳስ አቡነ ክርስቶፈርስ አታላህ፣ በዮርዳኖስ የላቲን ፓትርያርክ ጽሕፈት ቤት ሊቀ ጳጳስ ዶክተር አያድ ትዋል፣ የአንግሊካን ሊቀ ጳጳስ ብፁዕ ሆሳም ናውም፣ የወንጌላዊት ሉተራን ቤተ ክርስቲያን የቀድሞ ጳጳስ አቡነ ሙኒብ ዩናን፣ የጥምቀት ቦታ ልማት ፋውንዴሽን የባለአደራዎች ቦርድ ሊቀመንበር ናዲም አልማውሸር፣ የጥምቀት ቦታ ኮሚሽን ዋና ዳይሬክተር ኦሳማ ኢምሴህና የዮርዳኖስ የቱሪዝም ቦርድ ዋና ዳይሬክተር ማሴም ፋራጅ ይገኙበታል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ወንጌልን በቀስታ ማብሰር የእስያ አህጉር የምስክርነት ዘይቤ እንደሆነ ተገለጸ። ዘገባውን ዘላለም ኃይሉ እንደሚከተለው ያቀርበዋል።
1: በቅርቡ በጃካርታ በተካሄደው የኢሲያ ጳጳሳት ጉባኤዎች ፌዴሬሽን 12ኛ ጠቅላላ ጉባኤ ላይ አስተያየታቸውን የሰጡት የኢንዴ ሊቀ ጳጳስና የኢንዶኔዥያ ጳጳሳት ጉባኤ ምክትል ፕሬዝዳንት የሆኑት ሊቀ ጳጳስ ክሌደን ስብሰባው ተሳታፊዎች በመላው ኢሲያ በሚገኙ የተለያዩ የቤተ ክርስቲያኗ ሁኔታዎች ውስጥ እግዚአብሔር ቀድሞውኑ እየሰራ መሆኑን እንዲገነዘቡ እንዳገዛቸው ገልጸው እያንዳንዱ እውነተኛ ግንኙነት ታላላቅ ነገሮችን ለመለማመድ የሚያስችል አጋጣሚ መሆኑን ጉባኤው በድጋሚ ግልጽ አድርጎታል ሲሉ በቃለ መጠይቃቸው ወቅት ገልጸዋል። በአብዛኛው የኢስያ ክፍሎች ካቶሊኮች የሚኖሩት እንደ አነስተኛ አናሳ የህብረተሰብ ቡድን ቢሆንም ነገር ግን ይህ ተስፋ ለማጣት ምክንያት አይሆንም ያሉት ሊቀ ጳጳስ ክሌደን እንዲያውም ይህ ለቤተ ክርስቲያናት ለተሰጧት ልዩ ጸጋዎች አንዱ ሊሆን እንደሚችል እና ለወንጌል ምስክርነት የሚሆኑ አዳዲስና ትሑት መንገዶችን ለማግኘት የሚደረግ ጥሪ እንደሆነም አስረድተዋል። ከተለያዩ የኢስያ ሀገራት የመጡ ተሳታፊዎችን ማዳመጥ ልብን የሚያሞቅና የአስተሳሰብ አድማስን የሚያሰፋ እንደነበር የገለጹት ሊቀ ጳጳሱ ከዚህም ባሻገር የጉባኤው ተሳታፊዎች የካቶሊካውያን ቁጥር አብዛኛውን ጊዜ አነስተኛ በሆነባቸው የአካባቢ አብያተ ክርስቲያናት ውስጥ የእግዚአብሔርን መገኘት እንዲገነዘቡ መርዳቱን አስታውሰዋል። አናሳ ቡድን መሆን ተስፋ ለመቁረጥና እጅ ለመስጠት ምክንያት አይደለም ያሉት ሊቀ ጳጳሱ ይልቁንም ምስክርነት ለመስጠትና የወንጌልን እሴቶች በተግባር ለማዋል የሚያስችሉ ትውትና ቀላል መንገዶችን በፈጠራ ለማግኘት የሚያስችል አጋጣሚ ነው ሲሉም አስረድተዋል። ለእሳቸው ይህ በኢስያ ውስጥ ለሚገኘው የቤተ ክርስቲያን ተልእኮ ልዩ የሆነ ገጽታን እንደሚያሳይ ጠቅሰው በኢስያ ውስጥ ወንጌልን በሹክሹክታ ስለማድረስ እናወራለን ካሉ በኋላም የወንጌል መንገድ የትህትና መንገድ መሆኑን እንደገና መገንዘብ ለእሳቸው በጉባኤ ወቅት ከተከናወኑ ታላላቅ ነገሮች አንዱ እንደነበር እና ይህንን ጸጥ ያለ ምስክርነት ከደካማነት የመነጨ ስልት አድርጎ ሳይሆን የኢስያ አብያተ ክርስቲያናት ለዓለም አቀፏ ቤተ ክርስቲያን ሊያበረክቱት የሚችሉት አስተዋጽኦ አድርገው እንደሚመለከቱት አስረድተዋል። የጉባኤው የመጨረሻ መልእክት ሲኖዶሳዊነት ወይም አብሮ የመጓዝ መንፈስ የአሰራር መዋቅሮችን ከመለወጡ በፊት ልቦችን እንደሚለውጥ አጽንኦት የሰጠ ሲሆን ሊቀ ጳጳስ ክሌደን ይህንን አስመልክተው እንደተናገሩት ይህ የቤተ ክርስቲያን መሪዎች ከሚያዳምጡበት መንገድ ጀምሮ ተጨባጭ የሆነ የልብ ለውጥን እንደሚጠይቅ ጠቁመው በመጀመሪያ ደረጃ አዳማጭ መሪ ለመሆን ከልብ የሚደረግ ለውጥ ያስፈልጋል ያሉ ሲሆን እንዲህ አይነቱ ማዳመጥ በካቶሊካውያን ብቻ የተገደበ ሳይሆን የሌላ ሃይማኖት ተከታዮችን፣ የተፈጥሮ ዓለምን እንዲሁም ሴቶችን፣ ሕፃናትን፣ ወጣቶችንና ድሆችን ጨምሮ አብዛኛውን ጊዜ ችላ የተባሉትን ሰዎች ማካተት እንዳለበትም አመላክተዋል። ማዳመጥ ጳጳሳዊ ሥልጣንን እንደማይቀንስ በአጽንኦት የገለጹት ሊቀ ጳጳሱ ከዚህም ይልቅ ይበልጥ እንደሚያጠነክረው ጠቁመው ምክንያቱም መሪዎች ሥልጣንን የበላይነትን የመጫን ኃይል አድርጎ ሳይሆን የማገልገል ጥሪ መሆኑን እንዲሁም የግንኙነት ድልድዮች ገንቢዎች የመሆን ጥሪ አድርገው እንዲረዱት ያስችላቸዋል ብለዋል። ሁለተኛው ለውጥ ወደ ባህላዊ መስተጋብር የሚደረግ ሽግግር እንደሆነ ያመላከቱ ሊቀ ጳጳስ ክሌደን እጅግ ሰፊ የሆነ የባህልና የሃይማኖት ልዩነት ባለበት አህጉር ውስጥ የቤተ ክርስቲያን መሪዎች ሌሎችን የሚመለከቱበት መንገድ ላይ ተጽዕኖ የሚያሳድሩትን አድሎ ወይም የተሳሳቱ አመለካከቶች የበለጠ ሊገነዘቡ እንደሚገባ ጠቁመው ብዙውን ጊዜ በባህላዊ አድሎ ምክንያት እግዚአብሔር በሌሎች ውስጥና በሌሎች በኩል የሚያከናውናቸውን ታላላቅ ነገሮች ማየት አንችልም ሲሉም አስረድተዋል። ሊቀ ጳጳስ ክሌደን ሶስተኛው ነጥብ ወደ ቅዱስ ቁርባናዊ መንፈሳዊነት የሚደረግ ሽግግር መሆኑን ገልጸው ለጉባኤው በቀረበውና ከጌታችን ኢየሱስ ክርስቶስ የቅዱስ ቁርባን ስጦታ በሚመነጨው ፍቅር ላይ የተመሠረተ የቤተ ክርስቲያን አንድነት መንፈሳዊነትን በሚጠይቀው የርዕሰ ሊቃነ ጳጳሳት ሊዮ 14ኛ መልእክት ላይ በመመስረት ቅዱስ ቁርባን የቤተ ክርስቲያን መሪዎችን ጥሪያቸው የራሳቸው እንዳልሆነ እንደሚያስታውሳቸው ተናግረዋል። ቤተ ክርስቲያን በመጀመሪያ ደረጃ በጳጳሳት ላይ የተመሠረተች እንዳልሆነች እንዲሁም የእነሱ የግል ንብረት እንዳልሆነች ያስታወሱት ሊቀ ጳጳሱ ከዚህም ይልቅ ቤተ ክርስቲያን የእግዚአብሔር ቤት እንደሆነ አመላክተው ስለዚህም አመራር ማለት በክርስቶስ ራስን አሳልፎ በሚሰጥ ፍቅርና ለቤተ ክርስቲያን በሚደረግ አገልግሎት ውስጥ መሳተፍ እንደሆነም ሊታወቅ ይገባል ብለዋል። አራተኛው የመለወጥ እርምጃ ምናልባትም ቀላል የሚመስለው ምስጋና እንደሆነ የጠቀሙት ሊቀ ጳጳሱ ቁጥራቸው አነስተኛ ቢሆንም እንኳን ለቤተ ክርስቲያን በአደራ የተሰጡትን ምዕመናን በማሰብ ቤተ ክርስቲያን ምስጋና እንድታቀርብ ጥሪ ያቀረቡ ሲሆን በአብዛኛው የኢስያ ክፍሎች ክርስቲያኖችና ካቶሊኮች አነስተኛ ቁጥር ያላቸው በመሆናቸው ቤተ ክርስቲያንን ተስፋ ወደ ማጣት ሊመራት እንደማይገባ አሳስበው ይልቁንም እምነት የተመሠረተው ሰዎችን ወደ እርሱ ለማቅረብ የራሱ የሆኑ መንገዶች ባሉት በእግዚአብሔር ላይ ባለው መተማመን ላይ ነው ብለዋል። በኢስያ ጳጳሳት ጉባኤዎች ፌዴሬሽን ጉባኤ ወቅት ቤተ ክርስቲያን እንደ ድልድይ ገንቢ የምትታይበት ምስል በተደጋጋሚ የተነሳ ቢሆንም ሆኖም ግን የግንኙነት ድልድይ የመገንባት ሥራ በሃይማኖት ተቋማት መካከል ከሚደረግ ውይይት እጅግ የዘለለ መሆኑን እንዳለበት የገለጹት ሊቀ ጳጳስ ክሌደን በቤተ ክርስቲያን ውስጥ በተለይም ከፍተኛ የወጣት ቁጥር ባለው አህጉር ውስጥ ከወጣቶች ጋር ድልድይ መገንባት አስፈላጊነትን ጠቁመው ከዚህም ባሻገር የተሻለ ህይወትን ፍለጋ ሀገራቸውን ለቀው ወደ ተለያዩ ሀገራት የሚሻገሩ ስደተኞችን ጉዳይ አንስተው ቤተክርስቲያን በራሷ ማህበረሰቦች ውስጥ ባሉ የተለያዩ የባህል ቡድኖች መካከለም ድልድዮችን መገንባት እንዳለባት አሳስበው ከቤተክርስቲያን ውጪ ደግሞ በጎ ፍቃድ ካላቸው ሰዎች ከሲቪል ማህበረሰብ ከመንግስታትና ከፍጥረት ጋር ድልድዮችን የመገንባት አስፈላጊነትን አጽንኦት በመስጠት ተናግረዋል። የኢሲያ ማህበረሰቦች ከሚያጋጥሟቸው በርካታ ተግዳሮቶች መካከል በተለይ አጣዳፊው ነገር የስነ ምህዳር ቀውስ እንደሆነ ያመለከቱት ሊቀ ጳጳሱ ምንም እንኳን በርካታ ተግዳሮቶች በኢሲያ አብያተ ክርስቲያናት ውስጥ የሚገኙ ቢሆንም ከሁሉም የሚልቀው ግን የስነ ምህዳራዊ ጉዳይ እንደሆነ ጠቅሰው በርካታ የኢሲያ ሀገራት የኢኮኖሚ ልማትን ያከናወኑ ቢሆንም ነገር ግን ከባቢ አየርን በከፍተኛ ሁኔታ በሚጎዳ መልኩ የተፈጥሮ ሀብቶችን ያባከኑ እንደሆነ አሳስበው በተለይም የደን መጨፍጨፍን የመሬት ወረራንና ለተፈጥሮ በሚኖራቸው ውጤት ላይ ብዙም ትኩረት ሳይሰጥ የሚከናወኑ የማዕድን ማውጣት ስራዎችን ጠቅሰዋል። ሊቀ ጳጳስ ክሌደን በኢሲያ የምትገኘው ቤተክርስቲያን ትልቁ ራእይ ተልእኮ ከሁሉም በላይ የእግዚአብሔር ተልእኮ እንደሆነ ጥልቅ እምነት ያለው ሚስዮ ዴይ ወይም የእግዚአብሔር ተልእኮ በሚለው ጽንሰ ሐሳብ ላይ የተመሰረተ ሚስዮናዊ መንፈሳዊነት ላይ እንደሆነ ገልጸው እግዚአብሔር ወደ ሰዎች ልብ ለመድረስ ባህሎችን ለመቅረጽና ሃይማኖቶችን ለማነሳሳት የራሱ የሆነ መንገድ እንዳለው ተናግረዋል። ከዚህም በተጨማሪ እግዚአብሔር ከሰው ልጆች ጋር ድልድዮችን በመገንባት ላይ እንደሚገኝ የገለጹት ሊቀ ጳጳሱ ክርስቲያኖች በዚያ ውስጥ እንደ ድልድዮችና ድልድይ ገንቢዎች ሆነው እንዲሳተፉ ጥሪ ያቀረቡ ሲሆን ይህ የጸና እምነት የተስፋ መሠረትም ጭምር እንደሆነ አስረድተው በኢሲያ የምትገኘው ቤተ ክርስቲያን የወደፊት ተስፋ የሚኖራት ተልእኮው የእግዚአብሔር ተልእኮ ስለሆነ ብቻ እንደሆነ የገለጹ ሲሆን ይህ አመለካከት በኢንዶኔዥያ ቤተ ክርስቲያን እና በሰፊው የኢሲያ ጳጳሳት ጉባኤዎች ፌዴሬሽን ቤተሰብ ውስጥ ኃላፊነታቸውን ሲወጡ ስለ አመራር ያላቸውን ግንዛቤ ጭምር እንደሚቀርጽም ገልጸዋል። ለእርሳቸው የሚያዳምጥ የተለያዩ ድምጾችን የሚቀበልና ኃላፊነትን ለመጋራት የማይፈራው ሲኖዶሳዊ አመራር የሁሉም መልስ እንደሆነ ያላቸውን እምነት የገለጹት ሊቀ ጳጳሱ ስልጣንን እናጣለን ብለን መፍራት እንደማይገባ ይልቁንም በርካታ ሰዎችን በአመራር ውስጥ እንዲሳተፉ መጋበዝና ማበረታታት እንደሚገባ ያመለከቱ ሲሆን የቤተ ክርስቲያኒቷ የወደፊት ዕጣ ፈንታ ስያሜ አብሮ መጓዝና ኃላፊነትን መጋራት የሚለው እንደሆነም ጠቁመዋል። የኢሲያ ጳጳሳት ጉባኤዎች ፌዴሬሽን ጉባኤ ሲጠናቀቅ ከመላው ኢሲያ የመጡት ካቶሊካውያን ከጉባኤው ምን አይነት መልእክት ይዘው እንደሚመለሱ የተጠየቁት ሊቀ ጳጳስ ክሌደን ጌታችን ኢየሱስ ክርስቶስ ለእኛ እንዳደረገው ሁሉ እናንተም ድልድዮችንና ድልድይ ገንቢዎችን ለመሆን ድፍረት ይኑራችሁ በማለት ምናልባትም በኢሲያ ውስጥ ስላለው የቤተ ክርስቲያን ተልእኮ ያላቸውን አስተሳሰብ ዋና ይዘት የሚያንጸባርቅ መልስ መልሰዋል። ካቶሊኮች ብዙውን ጊዜ እንደ አናሳ ቡድን በሚኖሩባት አህጉር የወንጌል ስርጭት የወደፊት ዕጣ ፈንታ የሚወሰነው በከፍተኛ ድምፅ በመናገር ላይ ሳይሆን በጥልቀት ማዳመጥን፣ በትሕትና መጓዝንና በትዕግሥት መገንባትን በመማር ላይ ሊሆን እንደሚችል የገለጹት ሊቀ ጳጳስ ክሌደን በኢሲያ የምትገኘው ቤተ ክርስቲያንን የምታሳየው ጸጥ ያለ ምስክርነት ማለትም ወንጌልን በሽክሽክታ ማድረስ የተልእኮ ጥንካሬ የሚገኝበት ቦታ እንደሆነም በማመልከት አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ነሐሴ 5 2018 ዓመተ ምሕረት ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የሚቀርብ ሳምንታዊ ዝግጅታችንን እናስደምጣችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
2: ክቡራንና ክቡራት አድማጮቻችን በማስከተል ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። በዚህም መሠረት ማኅበራዊ አስተምሮ የቤተ ክርስቲያን አገልግሎት መገለጫ ነው በሚል አርዕስት የቀረበ አንድ አስተምሮ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። ማህበራዊ አስተምሮ የቤተ ክርስቲያን አገልግሎት መገለጫ ነው። የካቶሊክ ቤተ ክርስቲያን ማህበራዊ አስተምሮ ተፈጥሯዊ ባህሪ። የካቶሊክ ቤተ ክርስቲያን ማህበራዊ አስተምሮ የቤተ ክርስቲያኗን አስተምሮ መገለጫ ነው። ምክንያቱም ቤተ ክርስቲያኗ የምትቀርጸው ርዕሰ ጉዳይ የምታስተምርበትና ተልእኳን የምትወጣበት መንገድ ስለሆነ ነው። እሱ የአንድ ቤተ ክርስቲያን አካልና ቅድሚያ የሚሰጠው ጉዳይ ብቻ አይደለም። ነገር ግን የጠቅላላው ማህበረሰብ ቤተ ክርስቲያኗ ህብረተሰቡንና ማህበራዊ አወቃቀሮችንና ለውጥን በተመለከተ የነበረ ተውቃም የምትገልጽበት አገላለጽ ነው። የቤተ ክርስቲያኗ ማህበረሰብ በሙሉ ካህናት፣ ገዳማውያን፣ ምእመናን እያንዳንዱ በማህበረሰቡ ውስጥ በሚገኙ የተለያዩ ስራዎች፣ ስርዓቶችና አገልግሎቶች መሰረት በዚህ ማህበራዊ አስተምሮ ምስረታ ውስጥ ይሳተፋሉ። እነዚህ ብዙና ልዩ ልዩ አስተዋጽኦዎች እነሱ ራሳቸው የመላው የሰው ልጅ መለኮታዊ የሆነ የእምነት ገለጻ በመሆኑ ማህበረሰቡ የሚተዳደርበትና የሚነቃቃበት በአጠቃላይ የቤተ ክርስቲያን አስተምሮ ከግምት ባስገባ መልኩ ትርጓሜ ተሰጥቶት የሚከናወን ማህበራዊ አስተምሮ ነው። የቤተ ክርስቲያን አስተምሮ በይፋ ማከናወን የሚችሉት ለዚህ አስተምሮ እጅግ ተገቢ በሆነ መልኩ የተዘጋጁ ሰዎች አማካይነት ሲሆን፣ በተጨማሪም በእምነትና ስነ ምግባር መስኮች ከክርስቶስ ስልጣን የተሰጣቸው ሰዎች ሊሆኑ ይገባል። የቤተ ክርስቲያኗ ማህበራዊ አስተምሮ ብቁና ባለሙያ በሆኑ ሰዎች ብቻ የሚሰጥ አስተምሮ ወይም ከዚህ የመነጨ አስተሳሰብ ወይም ስራ ብቻ አይደለም። ነገር ግን የቤተ ክርስቲያኗ አስተሳሰብ ነው። ምክንያቱም ክርስቶስ በሐዋርያትና በተተኪዎች ላይ ያስተላለፈውን ስልጣን በመጠቀም በርዕሰ ሊቃነ ጳጳሳትና በጳጳሳት ጭምር ጋር በመተባበር የሚሰጥ አስተምሮ ነው። የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ አስተምሮ ቁጥር 2034 ላይ እንደተገለጸው ቤተ ክርስቲያን በማህበራዊ ትምህርት ውስጥ የቤተ ክርስቲያን የማስተማር ስልጣን በተለያዩ አካላትና መስኮች ይገለጻል። ከሁሉም የሚበልጠው የርዕሰ ሊቃነ ጳጳሳትና የጉባኤው አጠቃላይ የማስተማር ስልጣን ነው። የዚህ ማህበራዊ ትምህርት አቅጣጫ የሚወሰነውና እድገቱን የሚቆጣጠረው ይኸው የማስተማር ስልጣን ያለው አካል ነው። ይህም በበኩሉ ከብዙ ልዩ ልዩ የአካባቢ ተጨባጭ ሁኔታዎች ጋር በተዛመደ መልኩ ምህርቱን ከሚተረጉመውና በስራ ላይ ከሚያውለው የጳጳሳት ስልጣን ጋር የተዋሃደ ነው። ጳጳሳት በማህበራዊ ትምህርት አማካይነት ለርዕሰ ሊቃነ ጳጳሳት ስልጣን ተቃሚ አስተዋጽኦና ኃይል ይሰጣሉ። በዚህ አይነት በቤተ ክርስቲያን ማህበራዊ አስተምሮ ውስጥ ከርዕሰ ሊቃነ ጳጳሳት ጋር በአንድነት የሚሰሩ የቤተ ክርስቲያን እረኞች ኅብረት የሚገለጽ ተዘዋዋሪ ስራ አለ። ከዚህም የሚነሳው ትምህርት በዚህ መልኩ የርዕሰ ሊቃነ ጳጳሳትና የጳጳሳት አጠቃላይ ትምህርትና የጳጳሳት በአካባቢያቸው የሚሰጡትን ትምህርት በአንድነት ያጠቃልላል ማለት ነው። የቤተ ክርስቲያን የግብረ ገብ ትምህርት አካል እስከሆነ ድረስ የቤተ ክርስቲያን ማህበራዊ አስተምሮ እንደ ግብረ ገብ ትምህርት ሁሉ ተመሳሳይ የሆነ ክብርና ስልጣን አለው። ይህም ምእመናንን ሁሉ የሚያስገድድ እውነተኛ የማስተማር ስልጣን ነው። የልዩ ልዩ ትምህርቶች የትምህርት ክብደትና የሚፈለገው ስምምነት የሚወሰነው በትምህርቶቹ ልዩ ባህሪ ነው። በነጻነት ደረጃና በተዘዋዋሪነታቸው ላይ መሰረቱን ያደረገ ነው። ክቡራንና ክቡራት አድማጮቻችን፣ የቀደም ሲል ያስደመጥናችሁ የካቶሊክ ቤተ ክርስቲያን ማህበራዊ አስተምሮ በሚል አርዕስት ለዛሬ ሁለት የሆናችሁ ዘንድ ማህበራዊ አስተምሮ የቤተ ክርስቲያን አገልግሎት መገለጫ ነው በሚል አርዕስት የቀረበ አስተምሮ ነበር። የዚህን አስተምሮ ቀጣይ ክፍል በሚቀጥለው ሳምንት ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
0: ክቡራትና ክቡራን አድማጮቻችን፣ ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርትስ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርትስ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትላለፍላችሁ የማክሰኞ ነሐሴ 5 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ስርጭታችን በፍልስጤም የዌስት ባንክ ክርስቲያኖች በእስራኤል ሰፋሪዎች ጥቃት እንደሚደርስባቸው መገለጹን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ዮርዳኖስ የኢየሱስ ክርስቶስን ጥምቀት 2000ኛ ዓመት ለማክበር ዝግጅት መጀመሯን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ወንጌልን በቀስታ ማብሰር የእስያ ሀገር የምስክርነት ዘይቤ እንደሆነ መነገሩን በሶስተኛው ዜናችን እናቀርብላችኋለን። በመጨረሻም የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦች መብራቱ ኃይሌ ጊዮርጊስና ዘላለም ኃይሉ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። በፍልስጤም የዌስት ባንክ ክርስቲያኖች በእስራኤል ሰፋሪዎች ጥቃት እንደሚደርስባቸው ተገለጸ። በፍልስጤም የመጨረሻዋ የክርስቲያን መንደር የሆነችው ታይቤህ ተደጋጋሚ የሰፈራ ጥቃቶች ሰለባ መሆኗ ታውቋል። ባለፉት 5 ዓመታት የክርስቶስ ቤዛ የላቲን ስርዓት ቁምስና መሪ ካህን አባ ባሻር ፋዋድሌህ በአካባቢው የሚኖሩ ቤተሰቦች መሬታቸውን ለቀው ሊወጡ እንደሚገደዱ ያላቸውን ስጋት ገልጸዋል። ታይቤህን አትርሷት፣ ታይቤህ በዝምታ ውስጥ መጥፋት የለባትም ሲሉ አስቸኳይ ስሞታ ያቀረቡት አባ ባሻር በፍልስጤም ውስጥ መጨረሻዋ የክርስቲያን መንደር በሆነች ታይቤህ ውስጥ ያለውን አስከፊ እውነታ ገልጸዋል። በመጽሐፍ ቅዱስ ውስጥ ኤፍሬም በሚል ስም የምትታወቀው ታይቤህ ኢየሱስና ደቀ መዛሙርቱ መጠጊያን እንደፈለጉባት የሚነገርላት ስትሆን፣ ዛሬ የአካባቢው ማኅበረሰብ ስልታዊ ማስፈራራት፣ የንብረት መውረስና አዲስ ሰፈራን እየተጋፈጡ እንደሚገኙ ታውቋል። እሁድ ነሐሴ 3 2018 ዓመተ ምህረት የእስራኤል ጦር አካባቢው ታይቤህ ነዋሪ ላልሆኑት ሰዎች ዝግ መሆኑን በማወጅ እስራኤላውያን የፍልስጤም ከተማ ወደ ሆነች ታይቤህ እንዳይገቡ ማገዳቸው ታውቋል። እንደ ወታደራዊ ቃል አቀባይ ገለጻ መሠረት እገዳው የሚመለከተው እስራኤላውያንን ብቻ እንጂ ፍልስጤማውያንን እንዳልሆነና ይህም የአካባቢውን ነዋሪዎች በእስራኤላውያን ከሚሰነዘሩ በርካታ የኃይል ጥቃቶች ለመጠበቅ የወጣውን ድንጋጌ ተከትሎ ነው ሲል አስታውቋል። የክርስቶስ ቤዛ የላቲን ስርዓት ቁምስና መሪ ካህን አባ ባሻር ከቫቲካን የዜና አገልግሎት ጋር ባደረጉት ቃለ ምልልስ ዓለም አቀፉ ማኅበረሰብ እርምጃ እንዲወስድ ጥሪ በማቅረብ ዓለም አቀፋዊት ቤተ ክርስቲያንም ጸሎትና ድጋፍ እንድታደርግ አሳስበዋል። አባ ባሻር በቃለ ምልልሳቸው ታይቤህ በእስራኤል ሰፋሪዎች እየተወረረች እንደምትገኝና አሁን የሚታየው ነገር እጅግ አስደንጋጭ መሆኑን ገልጸው ባለፈው ረቡዕ በተሰነዘረው ጥቃት ሁለት ሰፋሪዎች አጥር ሰብረው መግባታቸውንና መሬቱንም ጭምር በመቆጣጠር የበግ መንጋ ወደ ቤት ማምጣታቸውን ተናግረዋል። ይህ ብቸኛው ክስተት አለመሆኑን የገለጹት አባ ባሻር በአካባቢው የፍርሃት ድባብ ለመፍጠርና የፍልስጤም ቤተሰቦች መሬታቸውን ለቀው እንዲወጡ ጫና ለመፍጠር የተነደፈ ሆን ተብሎ የተዘጋጀ የትንኮሳ ስልት መሆኑን አስረድተው የቤተሰቡ ደህንነት የተጠበቀ በመሆኑ እግዚአብሔርን አመስግነዋል። በምዕራብ በምስራቅና በደቡብ ታይቤህ ብዙ ቤተሰቦች በዚህ የሰፋሪዎች ጥቃት እየተሰቃዩ እንደሚገኙ የገለጹት አባ ባሻር የእስራኤል ሰፋሪዎች ጉዳት ለማድረስና መሬቱን ለመያዝ እንደሚመጡ ተናግረው ሁልጊዜ እንደሚያደርጉት ባዶ መሬት በእሳት ያቃጥላሉ፣ በቅርብ ጊዜ ውስጥ በስተ ደቡብ ምስራቅ ኮረብታ ላይ መሬት አቃጥለዋል ሲሉ አስረድተዋል። ባለፉት ጥቂት ወራት ውስጥ ሁኔታው እየተባባሰ መምጣቱን የገለጹት አባ ባሻር በየቀኑ ማለት በሚቻል ደረጃ ወረራ፣ በግል ንብረት ላይ ጥቃት ማድረስ፣ የእርሻ መሬት ውድመት፣ የመንገድ መዘጋት፣ የጉዞ ገደቦችና በሕዝባቸው ላይ የማያቋርጥ ጫና እንደሚደረግበት አስረድተዋል። በሌላው ማኅበረሰብ እንደተረሳንና ሙሉ በሙሉ ብቻችን እንደሆንን ይሰማናል ያሉት አባ ባሻር ሕጋዊ አማራጮች ቢኖሩም እጅግ የተገደቡና እምብዛም ውጤታማ እንዳልሆኑ ተናግረው የዓለም አቀፉ ማኅበረሰብ ጫና በአሁኑ ወቅት አስፈላጊ መሆኑን በመግለጽ አመፅ ለማቆምና ለሲቪሎች ተጨባጭ ጥበቃና እውነተኛ የፖለቲካ ፍላጎት ሊኖር እንደሚገባ አሳስበዋል። በዚህ ስፍራ ሕይወታችንን ለማቆየትና ስለ ኢየሱስ ክርስቶስና ስለ ደቀ መዛሙርቱ መመስከራችንን ለመቀጠል እርዳታ ያስፈልገናል ሲሉ የተናገሩት አባ ባሻር በታይቤህ የክርስቲያኖች መገኘትን መጠበቅ የጋራ ኃላፊነት እንደሆነ ገልጸው እየተከናወነ ባለው ነገር አንዳንድ ነዋሪዎች መሬታቸውንና ያላቸውን ሁሉ ነገር ወደ መተው ደረጃ ላይ እየደረሱ መሆናቸውን አስረድተዋል። ምንም የፖለቲካ መፍትሄ ባይታየንም ኑሮን እንድንቀጥል የሚያደርገን እጅግ ልዩ የሆነ ነገር አለ ያሉት አባ ባሻር ይህም በኢየሱስ ክርስቶስ ላይ ያለን ተስፋና በቤተ ክርስቲያን ላይ ያለን እምነት ነው ብለው ዓለም አቀፋዊት ቤተ ክርስቲያን ስለ እኛ የምታቀርበውን ጸሎት እንድታጠናክር የኢየሩሳሌም የላቲን ስርዓት ፓትርያርክ ጽሕፈት ቤትንና መላውን ቅድስት አገርን እንድትደግፍ እናሳስባለን። ጸሎት ተአምራትን እንደሚሠራ በጽኑ እናምናለን ብለዋል። ታይቤህን አትርሱ ያሉት አባ ባሻር በዓለም ዙሪያ የሚገኙ ካቶሊካዊ ሀገረ ስብከቶች እዚህ ስላለው ሁኔታ በስፋት እንዲናገሩ፣ በፍርሃት ውስጥ ስለሚኖሩ ክርስቲያን ወንድሞቻቸውና እህቶቻቸው እንዲናገሩ ጋብዛለሁ ብለው የክርስቲያን ማኅበረሰብ የትውልድ ቦታ በዝምታ ምክንያት መጥፋት እንደሌለበት፣ በኅብረት ሆነው ይህን ሕያው የእምነት ምስክርነት መጠበቅ እንደሚችሉ፣ የዲፕሎማሲያዊ ተልእኮችና የብፁዕ ካርዲናል ፒሳባላ ሐዋርያዊ ጉብኝቶች አስፈላጊ የደህንነት ስሜት እንደሚሰጧቸው ተናግረዋል። ይህን ቀውስ በመቋቋም የክርስቲያን ማኅበረሰብ ሙሉ በሙሉ በአንድነት ቆሞ ይገኛል ያሉት አባ ባሻር ቤተ ክርስቲያን ከእነዚህ ቤተሰቦች ጎን ለጎን እየተጓዘች ተጋላጭ የሆኑትን እየደገፈች በነዋሪዎች መካከል አንድነትን እያሳደገችና ሰብአዊ ክብር መጠበቋን ቀጥላለች ብለው የታይቤህ እውነታ እንዲታወቅና ድምፃችን እንዳይጠፋ ከዲፕሎማሲያዊ ውክልናዎች፣ ከዓለም አቀፍ ድርጅቶችና ከሚዲያዎች ጋር በቅርበት እየሰሩ እንደሚገኙ አስረድተዋል። በቫቲካን የመገናኛ መድረኮች አማካኝነት እነዚህ የሰፈራ ጥቃቶችና የመሬት ወረራዎች እንዲቆሙ በዌስት ባንክ በሚገኝ የመጨረሻ የክርስቲያን መንደር ጉዳይ ላይ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጣልቃ እንዲገቡ በቀጥታ ይግባኝ ለማለት እንደሚፈልጉ፣ በሰላም በፍትህና በክብር መኖር እንደሚፈልጉም አባ ባሻር አስረድተዋል። ታይቤ ለፍልስጤም ክርስቲያን ማህበረሰብ ያለውን ትርጉም ምን እንደሆነ የገለጹት አባ ባሻር በተለይም ኢየሱስ ክርስቶስ በዚች ምድር ላይ የኖረበትን 2000ኛ መታሰቢያ ኢዮቤልዩን እንደ ጎርጎሮሳውያኑ በ2033 ለማክበር ስንዘጋጅ ለሁሉም ሰው ወሳኝና መሠረታዊ ምልክት ነው ብለው፣ ታይቤ በቅድስት ምድር ክርስትናን ለመጠበቅ ግንባር ቀደም ቦታ መሆኑን ኢየሱስ ክርስቶስ ከስቃዩ ከሞቱና ከትንሣኤው በፊት በታይቤ መጠጊያን እንደፈለገ፣ በቅድስት ምድር ውስጥ ዘላቂ የክርስትና መገኘት ያው ምስክር ሆነው መቀጠል እንዳለባቸውና ዓለም ከታይቤ ጋር መቆም እንዳለበት አሳስበዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ዮርዳኖስ የኢየሱስ ክርስቶስን ጥምቀት 2000ኛ ዓመት ለማክበር ዝግጅት መጀመሯ ተገለጸ። የኢየሱስ ክርስቶስ ጥምቀት 2000ኛ ዓመት ከመከበሩ በፊት የሲቪልና የሃይማኖት መሪዎች አንድ ላይ ለታሪካዊ ዝግጅት በዮርዳኖስ መሰብሰባቸው ተነግሯል። እንደ ጎርጎሮሳውያኑ 2030 ዓመት ምህረት ኢየሱስ ክርስቶስ በመጥመቁ ዮሐንስ እጅ የተጠመቀበት ቀን 2000ኛ ዓመት የሚከበርበት እንደሆነና ይህም አሁን በዮርዳኖስ አልማግታስ በምትባል ቦታ የተከናወነ እንደነበር ይታወሳል። የዮርዳኖስ ጠቅላይ ሚኒስትር ጃፋር ሐሰን ኦገስት ሰኞ ነሐሴ 4 2018 ዓመተ ምህረት የኢየሱስ ክርስቶስን ጥምቀት 2000ኛ ዓመት ክብረ በዓል ለማዘጋጀት የተቋቋመ የብሔራዊ ኮሚቴ የመጀመሪያ ስብሰባን መርተዋል። ሚኒስትሮችን፣ የሃይማኖትና የማኅበረሰብ መሪዎችንና የሚመለከታቸውን የተቋማት ተወካዮችን ያካትተው ኮሚቴው የመታሰቢያ በዓሉን ለማዘጋጀትና ለመከታተል እንደ ብሔራዊ ማጠቃሻ ነጥብ ሆኖ እንደሚያገለግል ታውቋል። የዮርዳኖስ ጠቅላይ ሚኒስትር ጃፋር ሐሰን በስብሰባው ወቅት እንደተናገሩት በዮርዳኖስ የቤተ ክርስቲያን መሪዎች ምክር ቤት ያቀረበውን ተነሳሽነት ለመደገፍ የንጉሥ አብዱላህ ዳግማዊ መመሪያዎችን ተከትሎ ዝግጅቱን ወዲያው መጀመር አስፈላጊ መሆኑን አጽንኦት ሰጥተዋል። የኢየሱስ ክርስቶስን ጥምቀት 2000 ዓመት ማክበር የዮርዳኖስን ታሪካዊና ሃይማኖታዊ ገጽታና የክርስቲያናዊ ጉዞ ዓለም አቀፍ መዳረሻነት ሚናን የሚያንጸባርቅ ሲሆን የንጉሡን አብሮነት ለሌሎች የሚሰጥ አክብሮትን፣ የሰላም የፍቅርና የሰብአዊ ወንድማማችነት ምልክት አጉልቶ እንደሚያሳይ ተገልጿል። ጠቅላይ ሚኒስትር ጃፋር ሐሰን እንዳሉት መንግሥት በዓሉን ለመደገፍ የሚያግዙ ሀብቶችን በሙሉ እያሰባሰበ እንደሚገኝ፣ ይህም ዮርዳኖስ ሃይማኖታዊ ቅርሶች የሚገኙባት አገርና ለመንፈሳዊ ነጋዴያን ዓለም አቀፍ መዳረሻ አድርጎ ለማቅረብ መልካም አጋጣሚ መሆኑን ገልጸዋል። ስብሰባው ከጥምቀት ስፍራ አጠገብ በሚገኝ ቦታ ልማትን ለማስፋፋት ከተቋቋመ ፋውንዴሽን ጋር በመተባበር ለክርስቲያን ነጋዴና ጎብኚዎች የተዘጋጀ መንደር፣ የኢየሱስ ክርስቶስን ጥምቀት የሚያስታውስ ሙዚየም፣ አረንጓዴ ኮሪደርና በቦታው ላይ የመሠረተ ልማት ማሻሻያዎችን ጨምሮ በርካታ ፕሮጀክቶችን ተግባራዊ ለማድረግ የቀረቡ እቅዶችን ገምግሟል። የስብሰባው ተሳታፊዎች ከባለሙያዎች በሚደረግ ድጋፍ ከበዓሉ አስፈላጊነት ጋር በሚስማማ መልኩ አተገባበሩን የሚቆጣጠር ልዩ ንዑስ ኮሚቴ ማቋቋም አስፈላጊ መሆኑን አጽንኦት ሰጥተዋል። እንደ ጎርጎሮሳውያኑ በ2030 ዓመተ ምህረት የሚከበረው የኢየሱስ ክርስቶስ ጥምቀት 2000ኛ መታሰቢያ ዝግጅት ብሔራዊ ኮሚቴ የሚመራው በዮርዳኖስ ጠቅላይ ሚኒስትር ሲሆን አባል ሚኒስትሮቹ የመንግሥት ኮሚዩኒኬሽን ሚኒስትር፣ የውጭ ጉዳይ ሚኒስትር፣ የዲጂታል ኢኮኖሚና የሥራ ፈጠራ ሚኒስትሮች፣ የቱሪዝምና የጥንታዊ ቅርሶች ሚኒስትሮች እንደሆኑ ታውቋል። በኮሚቴው ውስጥ በዮርዳኖስ የግሪክ ኦርቶዶክስ ሊቀ ጳጳስ አቡነ ክርስቶፈርስ አታላህ፣ በዮርዳኖስ የላቲን ፓትርያርክ ጽሕፈት ቤት ሊቀ ጳጳስ ዶክተር አያድ ትዋል፣ የአንግሊካን ሊቀ ጳጳስ ብፁዕ ሆሳም ናውም፣ የወንጌላዊት ሉተራን ቤተ ክርስቲያን የቀድሞ ጳጳስ አቡነ ሙኒብ ዩናን፣ የጥምቀት ቦታ ልማት ፋውንዴሽን የባለአደራዎች ቦርድ ሊቀመንበር ናዲም አልማውሸር፣ የጥምቀት ቦታ ኮሚሽን ዋና ዳይሬክተር ኦሳማ ይምሴህና የዮርዳኖስ የቱሪዝም ቦርድ ዋና ዳይሬክተር ማሲም ፋራጅ ይገኙበታል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ወንጌልን በቀስታ ማብሰር የእስያ አህጉር የምስክርነት ዘይቤ እንደሆነ ተገለጸ። ዘገባውን ዘላለም ኃይሉ እንደሚከተለው ያቀርበዋል።
1: በቅርቡ በጃካርታ በተካሄደው የኢሲያ ጳጳሳት ጉባኤዎች ፌዴሬሽን 12ኛ ጠቅላላ ጉባኤ ላይ አስተያየታቸውን የሰጡት የኢንዴ ሊቀ ጳጳስና የኢንዶኔዥያ ጳጳሳት ጉባኤ ምክትል ፕሬዝዳንት የሆኑት ሊቀ ጳጳስ ክሌደን ስብሰባው ተሳታፊዎች በመላው ኢሲያ በሚገኙ የተለያዩ የቤተ ክርስቲያኗ ሁኔታዎች ውስጥ እግዚአብሔር ቀድሞውኑ እየሰራ መሆኑን እንዲገነዘቡ እንዳገዛቸው ገልጸው እያንዳንዱ እውነተኛ ግንኙነት ታላላቅ ነገሮችን ለመለማመድ የሚያስችል አጋጣሚ መሆኑን ጉባኤው በድጋሚ ግልጽ አድርጎታል ሲሉ በቃለ መጠይቃቸው ወቅት ገልጸዋል። በአብዛኛው የኢስያ ክፍሎች ካቶሊኮች የሚኖሩት እንደ አነስተኛ አናሳ የህብረተሰብ ቡድን ቢሆንም ነገር ግን ይህ ተስፋ ለማጣት ምክንያት አይሆንም ያሉት ሊቀ ጳጳስ ክሌደን እንዲያውም ይህ ለቤተ ክርስቲያናት ለተሰጧት ልዩ ጸጋዎች አንዱ ሊሆን እንደሚችል እና ለወንጌል ምስክርነት የሚሆኑ አዳዲስና ትሑት መንገዶችን ለማግኘት የሚደረግ ጥሪ እንደሆነም አስረድተዋል። ከተለያዩ የኢስያ ሀገራት የመጡ ተሳታፊዎችን ማዳመጥ ልብን የሚያሞቅና የአስተሳሰብ አድማስን የሚያሰፋ እንደነበር የገለጹት ሊቀ ጳጳሱ ከዚህም ባሻገር የጉባኤው ተሳታፊዎች የካቶሊካውያን ቁጥር አብዛኛውን ጊዜ አነስተኛ በሆነባቸው የአካባቢ አብያተ ክርስቲያናት ውስጥ የእግዚአብሔርን መገኘት እንዲገነዘቡ መርዳቱን አስታውሰዋል። አናሳ ቡድን መሆን ተስፋ ለመቁረጥና እጅ ለመስጠት ምክንያት አይደለም ያሉት ሊቀ ጳጳሱ ይልቁንም ምስክርነት ለመስጠትና የወንጌልን እሴቶች በተግባር ለማዋል የሚያስችሉ ትሑትና ቀላል መንገዶችን በፈጠራ ለማግኘት የሚያስችል አጋጣሚ ነው ሲሉም አስረድተዋል። ለእሳቸው ይህ በኢስያ ውስጥ ለሚገኘው የቤተ ክርስቲያን ተልእኮ ልዩ የሆነ ገጽታን እንደሚያሳይ ጠቅሰው በኢስያ ውስጥ ወንጌልን በሹክሹክታ ስለማድረስ እናወራለን ካሉ በኋላም የወንጌል መንገድ የትህትና መንገድ መሆኑን እንደገና መገንዘብ ለእሳቸው በጉባኤ ወቅት ከተከናወኑ ታላላቅ ነገሮች አንዱ እንደነበር እና ይህንን ጸጥ ያለ ምስክርነት ከደካማነት የመነጨ ስልት አድርጎ ሳይሆን የኢስያ አብያተ ክርስቲያናት ለዓለም አቀፏ ቤተ ክርስቲያን ሊያበረክቱት የሚችሉት አስተዋጽኦ አድርገው እንደሚመለከቱት አስረድተዋል። የጉባኤው የመጨረሻ መልእክት ሲኖዶሳዊነት ወይም አብሮ የመጓዝ መንፈስ የአሰራር መዋቅሮችን ከመለወጡ በፊት ልቦችን እንደሚለውጥ አጽንኦት የሰጠ ሲሆን ሊቀ ጳጳስ ክሌደን ይህንን አስመልክቶ እንደተናገሩት ይህ የቤተ ክርስቲያን መሪዎች ከሚያዳምጡበት መንገድ ጀምሮ ተጨባጭ የሆነ የልብ ለውጥን እንደሚጠይቅ ጠቁመው በመጀመሪያ ደረጃ አዳማጭ መሪ ለመሆን ከልብ የሚደረግ ለውጥ ያስፈልጋል ያሉ ሲሆን እንዲህ አይነቱ ማዳመጥ በካቶሊካውያን ብቻ የተገደበ ሳይሆን የሌላ ሃይማኖት ተከታዮችን፣ የተፈጥሮ ዓለምን እንዲሁም ሴቶችን፣ ሕፃናትን፣ ወጣቶችንና ድሆችን ጨምሮ አብዛኛውን ጊዜ ችላ የተባሉትን ሰዎች ማካተት እንዳለበትም አመላክተዋል። ማዳመጥ ጳጳሳዊ ስልጣንን እንደማይቀንስ በአጽንኦት የገለጹት ሊቀ ጳጳሱ ከዚህም ይልቅ ይበልጥ እንደሚያጠነክረው ጠቁመው ምክንያቱም መሪዎች ስልጣንን የበላይነትን የመጫን ኃይል አድርጎ ሳይሆን የማገልገል ጥሪ መሆኑን እንዲሁም የግንኙነት ድልድዮች ገንቢዎች የመሆን ጥሪ አድርገው እንዲረዱት ያስችላቸዋል።

0: ብረት እንዳልሆነች ያስታወሱት ሊቀ ጳጳሱ ከዚህም ይልቅ ቤተ ክርስቲያን የእግዚአብሔር ቤት እንደሆነ አመላክተው፣ ስለዚህም አመራር ማለት በክርስቶስ ራስን አሳልፎ በሚሰጥ ፍቅርና ለቤተ ክርስቲያን በሚደረግ አገልግሎት ውስጥ መሳተፍ እንደሆነም ሊታወቅ ይገባል ብለዋል። አራተኛው የመለወጥ እርምጃ ምናልባትም ቀላል የሚመስለው ምስጋና እንደሆነ የጠቀሙት ሊቀ ጳጳሱ ቁጥራቸው አነስተኛ ቢሆንም እንኳን ለቤተ ክርስቲያን በአደራ የተሰጡትን ምዕመናን በማሰብ ቤተ ክርስቲያን ምስጋና እንድታቀርብ ጥሪ ያቀረቡ ሲሆን፣ በአብዛኛው የኢስያ ክፍሎች ክርስቲያኖችና ካቶሊኮች አነስተኛ ቁጥር ያላቸው በመሆናቸው ቤተ ክርስቲያንን ተስፋ ወደ ማጣት ሊመራት እንደማይገባ አሳስበው፣ ይልቁንም እምነት የተመሰረተው ሰዎችን ወደ እርሱ ለማቅረብ የራሱ የሆኑ መንገዶች ባሉት በእግዚአብሔር ላይ ባለው መተማመን ላይ ነው ብለዋል። በኢስያ ጳጳሳት ጉባኤዎች ፌዴሬሽን ጉባኤ ወቅት ቤተ ክርስቲያን እንደ ድልድይ ገንቢ የምትታይበት ምስል በተደጋጋሚ የተነሳ ቢሆንም፣ ሆኖም ግን የግንኙነት ድልድይ የመገንባት ሥራ በሃይማኖት ተቋማት መካከል ከሚደረግ ውይይት እጅግ የዘለለ መሆኑን እንዳለበት የገለጹት ሊቀ ጳጳስ ክሌደን በቤተ ክርስቲያን ውስጥ በተለይም ከፍተኛ የወጣት ቁጥር ባለው አህጉር ውስጥ ከወጣቶች ጋር ድልድይ መገንባት አስፈላጊነትን ጠቁመው፣ ከዚህም ባሻገር የተሻለ ሕይወትን ፍለጋ ሀገራቸውን ለቀው ወደ ተለያዩ ሀገራት የሚሻገሩ ስደተኞችን ጉዳይ አንስተው ቤተ ክርስቲያን በራሷ ማህበረሰቦች ውስጥ ባሉ የተለያዩ የባህል ቡድኖች መካከልም ድልድዮችን መገንባት እንዳለባት አሳስበው፣ ከቤተ ክርስቲያን ውጪ ደግሞ በጎ ፍቃድ ካላቸው ሰዎች፣ ከሲቪል ማህበረሰብ፣ ከመንግስታትና ከፍጥረት ጋር ድልድዮችን የመገንባት አስፈላጊነትን አጽንኦት በመስጠት ተናግረዋል። የኢስያ ማህበረሰቦች ከሚያጋጥሟቸው በርካታ ተግዳሮቶች መካከል በተለይ አጣዳፊው ነገር የሥነ ምህዳር ቀውስ እንደሆነ ያመላከቱት ሊቀ ጳጳሱ ምንም እንኳ በርካታ ተግዳሮቶች በኢስያ አብያተ ክርስቲያናት ውስጥ የሚገኙ ቢሆንም ከሁሉም የሚልቀው ግን የሥነ ምህዳራዊ ጉዳይ እንደሆነ ጠቅሰው፣ በርካታ የኢስያ ሀገራት የኢኮኖሚ ልማትን እያከናወኑ ቢሆንም ነገር ግን ከባቢ አየርን በከፍተኛ ሁኔታ በሚጎዳ መልኩ የተፈጥሮ ሀብቶችን እያባከኑ እንደሆነ አሳስበው፣ በተለይም የደን መጨፍጨፍን፣ የመሬት ወረራንና ለተፈጥሮ በሚኖራቸው ውጤት ላይ ብዙም ትኩረት ሳይሰጥ የሚከናወኑ የማዕድን ማውጣት ሥራዎችን ጠቅሰዋል። ሊቀ ጳጳስ ክሌደን በኢስያ የምትገኘው ቤተ ክርስቲያን ትልቁ ራእይ ተልእኮ ከሁሉም በላይ የእግዚአብሔር ተልእኮ እንደሆነ ጥልቅ እምነት ያለው ሚስዮ ዴይ ወይም የእግዚአብሔር ተልእኮ በሚለው ጽንሰ ሐሳብ ላይ የተመሠረተ ሚስዮናዊ መንፈሳዊነት ላይ እንደሆነ ገልጸው፣ እግዚአብሔር ወደ ሰዎች ልብ ለመድረስ ባህሎችን ለመቅረጽና ሃይማኖቶችን ለማነሳሳት የራሱ የሆነ መንገድ እንዳለው ተናግረዋል። ከዚህም በተጨማሪ እግዚአብሔር ከሰው ልጆች ጋር ድልድዮችን በመገንባት ላይ እንደሚገኝ የገለጹት ሊቀ ጳጳሱ ክርስቲያኖች በዚያ ውስጥ እንደ ድልድዮችና ድልድይ ገንቢዎች ሆነው እንዲሳተፉ ጥሪ ያቀረቡ ሲሆን፣ ይህ የጸና እምነት የተስፋ መሠረትም ጭምር እንደሆነ አስረድተው፣ በኢስያ የምትገኘው ቤተ ክርስቲያን የወደፊት ተስፋ የሚኖራት ተልእኮው የእግዚአብሔር ተልእኮ ስለሆነ ብቻ እንደሆነ የገለጹ ሲሆን፣ ይህ አመለካከት በኢንዶኔዥያ ቤተ ክርስቲያንና በሰፊው የኢስያ ጳጳሳት ጉባኤዎች ፌዴሬሽን ቤተሰብ ውስጥ ኃላፊነታቸውን ሲወጡ ስለ አመራር ያላቸውን ግንዛቤ ጭምር እንደሚቀርጽም ገልጸዋል። ለእርሳቸው የሚያዳምጥ የተለያዩ ድምፆችን የሚቀበልና ኃላፊነትን ለመጋራት የማይፈራው ሲኖዶሳዊ አመራር የሁሉም መልስ እንደሆነ ያላቸውን እምነት የገለጹት ሊቀ ጳጳሱ ስልጣንን እናጣለን ብለን መፍራት እንደማይገባ፣ ይልቁንም በርካታ ሰዎችን በአመራር ውስጥ እንዲሳተፉ መጋበዝና ማበረታታት እንደሚገባ ያመላከቱ ሲሆን፣ የቤተ ክርስቲያኒቷ የወደፊት እጣ ፈንታ ስያሜ አብሮ መጓዝና ኃላፊነትን መጋራት የሚለው እንደሆነም ጠቁመዋል። የኢስያ ጳጳሳት ጉባኤዎች ፌዴሬሽን ጉባኤ ሲጠናቀቅ ከመላው ኢስያ የመጡት ካቶሊካውያን ከጉባኤው ምን አይነት መልእክት ይዘው እንደሚመለሱ የተጠየቁት ሊቀ ጳጳስ ክሌደን ጌታችን ኢየሱስ ክርስቶስ ለእኛ እንዳደረገው ሁሉ እናንተም ድልድዮችንና ድልድይ ገንቢዎችን ለመሆን ድፍረት ይኑራችሁ በማለት ምናልባትም በኢስያ ውስጥ ስላለው የቤተ ክርስቲያን ተልእኮ ያላቸውን አስተሳሰብ ዋና ይዘት የሚያንጸባርቅ መልስ መልሰዋል። ካቶሊኮች ብዙውን ጊዜ እንደ አናሳ ቡድን በሚኖሩባት አህጉር የወንጌል ስርጭት የወደፊት እጣ ፈንታ የሚወሰነው በከፍተኛ ድምፅ በመናገር ላይ ሳይሆን በጥልቀት ማዳመጥን፣ በትሕትና መጓዝንና በትዕግሥት መገንባትን በመማር ላይ ሊሆን እንደሚችል የገለጹት ሊቀ ጳጳስ ክሌደን በኢስያ የምትገኘው ቤተ ክርስቲያን የምታሳየው ጸጥ ያለ ምስክርነት ማለትም ወንጌልን በሹክሹክታ ማድረስ የተልእኮ ጥንካሬ የሚገኝበት ቦታ እንደሆነም በማመልከት አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
1: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ነሐሴ 5 2018 ዓ.ም ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ

0: በሚል ርዕስ የሚቀርብ ሳምንታዊ ዝግጅታችንን እናስደምጣችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ወልደ ጊዮርጊስ ነው።
1: ክቡራንና ክቡራት አድማጮቻችን በማስከተል ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። በዚህ መሰረት ማህበራዊ አስተምሮ የቤተክርስቲያን አገልግሎት መገለጫ ነው በሚል አርዕስት የቀረበ አንድ አስተምሮ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። ማህበራዊ አስተምሮ የቤተክርስቲያን አገልግሎት መገለጫ ነው። የካቶሊክ ቤተክርስቲያን ማህበራዊ አስተምሮ ተፈጥሯዊ ባህሪ። የካቶሊክ ቤተክርስቲያን ማህበራዊ አስተምሮ የቤተክርስቲያኗን አስተምሮ መገለጫ ነው። ምክንያቱም ቤተክርስቲያኗ የምትቀርጸው ርዕሰ ጉዳይ የምታስተምርበትና ተልእኳን የምትወጣበት መንገድ ስለሆነ ነው። እሱ የአንድ ቤተክርስቲያን አካልና ቅድሚያ የሚሰጠው ጉዳይ ብቻ አይደለም፣ ነገር ግን የጠቅላላው ማህበረሰብ ቤተክርስቲያኗ ህብረተሰቡንና ማህበራዊ አወቃቀሮችንና ለውጥን በተመለከተ የነበራ ተውቃም የምትገልጽበት አገላለጽ ነው። የቤተክርስቲያኗ ማህበረሰብ በሙሉ ካህናት፣ ገዳማውያን፣ ምእመናን እያንዳንዱ በማህበረሰቡ ውስጥ በሚገኙ የተለያዩ ስራዎች፣ ስርዓቶችና አገልግሎቶች መሰረት በዚህ ማህበራዊ አስተምሮ ምስረታ ውስጥ ይሳተፋሉ። እነዚህ ብዙና ልዩ ልዩ አስተዋጽኦዎች እነሱ ራሳቸው የመላው የሰው ልጅ መለኮታዊ የሆነ የእምነት ገለጻ በመሆኑ ማህበረሰቡ የሚተዳደርበትና የሚነቃቃበት በአጠቃላይ የቤተ ክርስቲያን አስተምሮ ከግምት ባስገባ መልኩ ትርጓሜ ተሰጥቶት የሚከናወን ማህበራዊ አስተምሮ ነው። የቤተ ክርስቲያን አስተምሮ በይፋ ማከናወን የሚችሉት ለዚህ አስተምሮ እጅግ ተገቢ በሆነ መልኩ የተዘጋጁ ሰዎች አማካይነት ሲሆን፣ በተጨማሪም በእምነትና ስነ ምግባር መስኮች ከክርስቶስ ስልጣን የተሰጣቸው ሰዎች ሊሆኑ ይገባል። የቤተ ክርስቲያኗ ማህበራዊ አስተምሮ ብቁና ባለሙያ በሆኑ ሰዎች ብቻ የሚሰጥ አስተምሮ ወይም ከዚህ የመነጨ አስተሳሰብ ወይም ስራ ብቻ አይደለም፣ ነገር ግን የቤተ ክርስቲያኗ አስተሳሰብ ነው። ምክንያቱም ክርስቶስ በሐዋርያትና በተተኪዎች ላይ ያስተላለፈውን ስልጣን በመጠቀም በርዕሰ ሊቃነ ጳጳሳትና በጳጳሳት ጭምር ጋር በመተባበር የሚሰጥ አስተምሮ ነው። የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ አስተምሮ ቁጥር 2034 ላይ እንደተገለጸው ቤተ ክርስቲያን በማህበራዊ ትምህርት ውስጥ የቤተ ክርስቲያን የማስተማር ስልጣን በተለያዩ አካላትና መስኮች ይገለጻል። ከሁሉም የሚበልጠው የርዕሰ ሊቃነ ጳጳሳትና የጉባኤው አጠቃላይ የማስተማር ስልጣን ነው። የዚህ ማህበራዊ ትምህርት አቅጣጫ የሚወሰነውና እድገቱን የሚቆጣጠረው ይህው የማስተማር ስልጣን ያለው አካል ነው። ይህም በበኩሉ ከብዙ ልዩ ልዩ የአካባቢ ተጨባጭ ሁኔታዎች ጋር በተዛመደ መልኩ ትምህርቱን ከሚተረጉመውና በሥራ ላይ ከሚያውለው የጳጳሳት ስልጣን ጋር የተዋሃደ ነው። ጳጳሳት በማህበራዊ ትምህርት አማካይነት ለርዕሰ ሊቃነ ጳጳሳት ስልጣን ተቃሚ አስተዋጽኦና ኃይል ይሰጣሉ። በዚህ አይነት በቤተ ክርስቲያን ማህበራዊ አስተምሮ ውስጥ ከርዕሰ ሊቃነ ጳጳሳት ጋር በአንድነት የሚሰሩ የቤተ ክርስቲያን እረኞች ኅብረት የሚገለጽ ተዘዋዋሪ ሥራ አለ። ከዚህም የሚነሳው ትምህርት በዚህ መልኩ የርዕሰ ሊቃነ ጳጳሳትና የጳጳሳት አጠቃላይ ትምህርትና የጳጳሳት በአካባቢያቸው የሚሰጡትን ትምህርት በአንድነት ያጠቃልላል ማለት ነው። የቤተ ክርስቲያን የግብረ ገብ ትምህርት አካል እስከሆነ ድረስ የቤተ ክርስቲያን ማህበራዊ አስተምሮ እንደ ግብረ ገብ ትምህርት ሁሉ ተመሳሳይ የሆነ ክብርና ስልጣን አለው። ይህም ምእመናንን ሁሉ የሚያስገድድ እውነተኛ የማስተማር ስልጣን ነው። የልዩ ልዩ ትምህርቶች የትምህርት ክብደትና የሚፈለገው ስምምነት የሚወሰነው በትምህርቶቹ ልዩ ባህሪ ነው፣ በነጻነት ደረጃና በተዘዋዋሪነታቸው ላይ መሰረቱን ያደረገ ነው። ክቡራንና ክቡራት አድማጮቻችን የቀደም ሲል ያስደመጥናችሁ የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል አርዕስት ለዛሬ ሁለት የሆናችሁ ዘንድ ማህበራዊ አስተምሮ የቤተክርስቲያን አገልግሎት መገለጫ ነው በሚል አርዕስት የቀረበ አስተምሮ ነበር። የዚህን አስተምሮ ቀጣይ ክፍል በሚቀጥለው ሳምንት ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
0: ክቡራትና ክቡራን አድማጮቻችን ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።